የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቱ ቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የሰኞ መስከረም 18 2019 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እግዚአብሔር የሰውን ክብር የሚያጎድፍ ምንም ነገር እንደማይፈልግ መግለጻቸውን የተመለከተ ዘገባ በቀዳሚው ዜናችን እናቀርብላችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለወጣት ካቶሊካውያን እንደሚያስቡ መገለጹን የተመለከተ ዘገባ በሁለተኛው ዜናችን እናስደምጣችኋለን። ሶሪያ ውስጥ ለበርካታ 10 ዓመታት ተዘግተው የቆዩ ሁለት የክርስቲያን ትምህርት ቤቶች እንደገና መከፈታቸው መነገሩን በሶስተኛው ዜናችን እናስደምጣችኋለን። በመጨረሻም ክርስቲያኖች በሙሉ ለቆሰሉትና ብቸኝነት ለሚሰማቸው ሰዎች የጉዞ አጋሮቻቸው ናቸው በሚል ርዕስ የተዘጋጀ ርዕሰ አንቀጽ እናስደምጣችኋለን። እነዚህን ለዕለቱ ያልናቸውን ዝግጅቶች አብራችሁን ሆናችሁ እንድታደምጡን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦች መብራት ወይሌ ጊዮርጊስና ዘላለም ኃይሉ ጋር መልካም ቆይታ እንመኛላችሁ። የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

0: ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እግዚአብሔር የሰውን ክብር የሚያጎድፍ ምንም ነገር እንደማይፈልግ ገለጹ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በፈረንሳይ ሜትስ ከተማ ከልዩ ልዩ የሃይማኖት ተወካዮች ጋር በተገናኙበት ወቅት ባስተላለፉት መልእክት በሃይማኖቶች መካከል ውይይት ለማድረግ የሚደረገውን ጥረት አድንቀው የእግዚአብሔር ስም አመጽን ለማስነሳት ወይም ጭቆና ለማድረግ በፍጹም መጠራት እንደሌለበት አሳስበዋል። ሩሰ ሊቃነ ጳጳሳት ሊዮ 14ኛ በፈረንሳይ ሐዋርያዊ ጉብኝታቸው መጨረሻ በሜትስ በሚገኘው በሮበርት ሹማን የጉባኤ ማዕከል የተዘጋጀውን የሃይማኖት መሪዎች ስብሰባን ተካፍለው ከአውሮፓ ህብረት መስራቾች አንዱ የሆነውን የሹማንን ውርስ በንግግር አስታውሰዋል። ሮበርት ሹማን የእምነት ሰው ነበር ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የተከበረው ሹማን በልዩነት መካከል የአንድነት አምባሳደር በመሆን መለያየትን ወደ ተስፋ ድልድይነት መቀየር ችሏል ብለው የእርሱን ምሳሌ በመከተል የእምነት ኃላፊነታችን ከድንበር ባሻገር እርስ በርስ መገናኘት፣ ወዳጅነትና ሰላም መፈለግ እንደሚቻል መመስከር ነው ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሟቹ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ሁላችንም ወንድማማቾች ነን ያሉትን እና ወዳጅነትና ሰላምን ለመፍጠር በሃይማኖቶች መካከል የውይይት ጥሪ ማቅረባቸውን አስታውሰው ውይይት ማንነታችንን የማይቀንስ ነገር ግን ራሱን ለሌሎች ልዩነቶች ክፍት በማድረግ ቀላልና እውነት በሆነ መንገድ ይገልጸዋል ሲሉ ተናግረዋል። ውይይት ዓለማችን እጅግ የሚፈልገው የመገናኘት ጥበብ ነው በማለት ያክሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ውይይት የጥቃትና የአመፅ ተቃራኒ እንደሆነ አስረድተው አመፅን ወይም ጭቆናን ለማጽደቅ የእግዚአብሔርን ስም መጥራት ስሙን ማበላሸት ነው ብለው የሰውን ክብር የሚያጎድፍ ማንኛውም ነገር በእግዚአብሔር ዘንድ ሊኖር አይችልም ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ምእመናን በሙሉ ልቦቻቸውንና ንግግሮቻቸውን ከአመፅ ነጻ በማድረግ በሃይማኖታዊ ውይይቶች ላይ የመሳተፍ የግል ኃላፊነት እንዳለባቸው ጥሪ በማቅረብ ሃይማኖቶች የሕይወትን ቅዱስ ዋጋ የሚያረጋግጡ የሕይወት ጠባቂዎች መሆናቸውን ገልጸው ተከታዮቻቸው እጅግ ተጋላጭና ደካማ ከሆኑ ሰዎች ጎን ሲቆሙ የሚታይ ፍሬ እንደሚያፈሩ አስረድተዋል። የአንድ ስልጣኔ ታላቅነት የሚለካው በቁሳዊ ስኬቶቹ ሳይሆን ሰውን በሚንከባከብበት፣ በሚጠብቅበትና በሚደግፍበት መንገድ ነው ብለዋል። ሕይወትን ማገልገል ማለት በተለይም በፈተና ጊዜ ተፈጥሯዊ ፍጻሜውን እስኪያገኝ ድረስ ጥንቃቄ ማድረግ፣ መቅረብና ርኅራዬ ማድረግ ማለት ሲሆን ይህም እያንዳንዱን ሰው የሚያከብር ኅብረት መገንባት ማለት ነው ሲሉ አስረድተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሜትስ ከተማ ለተሰበሰቡት የሃይማኖት ተወካዮች ባደረጉት ንግግር ካቶሊካዊት ቤተ ክርስቲያን እውነትን፣ መልካምነትንና ውበትን በቅንነት የሚፈልጉትን በሙሉ በጉዟቸው ላይ እንደ ወዳጅ የምትቆጥራቸው መሆኑን አረጋግጠዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመጨረሻም ወደርና ማለቂያ የሌለው የእግዚአብሔር ቸርነትና ጥበብ አብሮን እንዲጓዝ ልጆቹ አድርጎን እንደ ወንድምና እህት እንድንኖር ያስተምረን በማለት ንግግራቸውን ደምድመዋል። ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለወጣት ካቶሊካውያን እንደሚያስቡ ተገለጸ። በምስራቅ ፈረንሳይ ሜትስ ከተማ የሚኖር ካቶሊካዊ ወጣት ሄንሪ ከቫቲካን ኒውስ ጋር ባደረገው ቃለ ምልልስ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በተለይ ለወጣት ካቶሊካውያን በሚያደርጉት እንክብካቤ በአውሮፓና በመላው ዓለም ሰላምን ለማስፈን ላሳዩት ቁርጠኝነት ያለውን አድናቆት ገልጿል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከተማችንን በመጎብኘታቸው እጅግ እንኮራለን ያለው ወጣት ሄንሪ ሜትስ በብዙዎች ዘንድ የምትታወቅ ባትሆንም ነገር ግን ለአውሮፓ እጅግ ጠቃሚ በመሆኗ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጎብኝተዋታል ሲል ተናግሯል። የ28 ዓመቱ ወጣት ሄንሪ በሜትስ ከቫቲካን ኒውስ ጋር ባደረገው ቃለ ምልልስ የምስራቅ ፈረንሳይ ከተማ ሜትስ የተባበረች አውሮፓ መስራች አባቶች መካከል አንዱ ከሆነው ሮበርት ሹማን ሕይወት ጋር የተያያዘ በመሆኗ ርዕሰ ሊቃነ ጳጳሳት ሊዮ 14ኛን በመቀበሏ የተሰማትን ደስታ ገልጿል። ቅዱስ አባታችን በአውሮፓና በዓለም ዙሪያ ስላለው ሰላም እንደሚናገሩ እርግጠኛ ነኝ ሲል የተናገረው ወጣት ሄንሪ የቅዱስነታቸው መልእክቶች ለዓለም ሰላምን ማምጣት የሚቻልበትን መንገድ በማስገንዘብ እንደሚረዱን ተስፋ አደርጋለሁ ብሎ የካቶሊክ እምነት በወጣት ትውልድ መካከል እያደገ መምጣቱን አስታውሷል። ራሴም የካቶሊክ እምነት ተከታይ ነኝ ያለው ወጣት ሄንሪ ለካቶሊክ እምነት አዲስ የሆኑ በርካታ ወጣት ጓደኞች እንዳሉት ተናግረው ይህም በሜትስ ከተማ የሚገኘውን ካቶሊካዊ ማህበረሰብ በትክክል እንደሚወክል ጠቁሟል። እርሱ የሚያውቋቸው ሰዎች እጅግ ጥልቅና ሕያው እምነት እንዳላቸው የገለጸው ሄንሪ ይህንንም ማየት ደስ እንደሚያሰኘውና ከሌሎች ማህበረሰቦች የተለየ ስሜት እንደሚሰማው ገልጾ ርዕሰ ሊቃነ ጳጳሳት ሊዮ 14ኛን በሜትስ ከተማ መቀበል ለእነዚህ ሰዎች እጅግ አስፈላጊ መሆኑን አጥብቆ ተናግሯል። ለርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከፍተኛ አድናቆት አለኝ የሚለው ወጣት ሄንሪ ቅዱስነታቸው ፈረንሳይኛንና ስፓኒሽ ቋንቋዎችን በመናገራቸው ከበርካቶች ጋር መገናኘት እንደሚችሉ ተናግሮ ለወጣት ካቶሊካውያን በእውነት ይጨነቃሉ ሲል ሐሳቡን ገልጿል። ከታዋቂው የቅዱስ እስጢፋኖስ ካቴድራል ፊት ለፊት ቃለ መጠይቅ ያደረገው ወጣት ሄንሪ ሜትስ ዝቅተኛ ግምት የሚሰጣት ከተማ ብትሆንም ከፍተኛ ሀብት ናት ሲል አክሎ በሚያስደንቅ ሁኔታ የሚያምር ካቴድራል ያላት ውብ በመሆኗ ሁሉም ሰው ሊጎበኛት ይገባል ሲል አሳስቧል። ወጣት ሄንሪ በቃለ ምልልሱ ማጠቃለያ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሜትስ ሐዋርያዊ ጉብኝታቸው ወቅት በቅዱስ እስጢፋኖስ ካቴድራል ውስጥ በሚያቀርቡበት መስዋዕተ ቅዳሴ ሥነ ሥርዓት ላይ ወላጆቹ አብረውት በመገኘታቸው የተሰማውን ደስታ ገልጿል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ሱሪያ ውስጥ ለበርካታ 10 ዓመታት ተዘግተው የቆዩ ሁለት የክርስቲያን ትምህርት ቤቶች እንደገና መከፈታቸው ተነገረ። ዘላለም ኃይሉ ዘገባውን እንደሚከተለው ያቀርባል።
1: በሱሪያ ኢድሊብ ግዛት ውስጥ ለ6 10 ዓመታት ያክል ተዘግተው የቆዩት ሁለት የካቶሊክ ትምህርት ቤቶች መስከረም 10 ቀን 2019 ዓ.ም ዳግም በይፋ መከፈታቸው የተነገረ ሲሆን እነዚህ ትምህርት ቤቶች በቅድስት ሀገር ጠባቂ ፍራንቺስካውያን መነኮሳት እንደሚተዳደሩ ተገልጿል። ለ60 ዓመታት ያክል ተዘግተው የነበሩት እነዚህ ትምህርት ቤቶች የሚገኙት በሰሜን ምዕራብ ሶሪያ በእድሊብ ግዛት ውስጥ ባሉና አብዛኛው ነዋሪዎች ክርስቲያን በሆኑበት በክናይንና በያቁቢያ መንደሮች ውስጥ ሲሆን ትምህርት ቤቶቹ በፍራንቺስካውያን መነኮሳት የሚመሩና ቴራ ሳንታ ወይም የቅድስት አገር ትምህርት ቤቶች በመባል የሚታወቁ እንደሆነም ተገልጿል። መስከረም 10 ቀን 2019 ዓ.ም እሁድ ዕለት በተካሄደው የመክፈቻ መርሃ ግብር ላይ በሶሪያ የቅድስት መንበር ተወካይ ሊቀ ጳጳስ ሉዊጂ ሮቤርቶ ኮናንን ጨምሮ የቅድስት ሀገር ጠባቂ ፍራንቺስካውያን መነኮሳት፣ አዲሶቹ የሶሪያ መንግስት የአካባቢ ባለሥልጣናትና የሃይማኖት መሪዎች ተገኝተው የነበረ ሲሆን ይህም ክስተት በሶሪያ ውስጥ ለሃይማኖቶች አብሮ መኖርና ለሰላም ትልቅ ተስፋን የፈነጠቀ መሆኑን ተገልጿል። እነዚህ ትምህርት ቤቶች የተመሠረቱት እንደ አውሮፓውያን አቆጣጠር በ1958 ዓ.ም ቢሆንም የቀድሞ የሐፌዝ አልሐሳድ የባዓዝ ፓርቲ አገዛዝ በ1972 ዓ.ም በኃይል ወርሶ በወሰዳቸው ወቅት እንደተዘጉና ከዚያም በኋላ ላለፉት 10 ዓመታት በሶሪያ የእርስ በርስ ጦርነት ምክንያት ለተፈናቀሉ ስደተኞች መጠለያ ሆነው ማገልገላቸውም ተነግሯል። በቅርቡ የአሳድ መንግሥት መውደቅን ተከትሎ ስደተኞቹ ከቦታው በመውጣታቸው በቤተ ክርስቲያን ማኅበራትና ፕሮሳንታ በተባለ መንግሥታዊ ያልሆነ ድርጅት ድጋፍ 80% የሚሆነው የትምህርት ቤቶቹ ክፍል ታድሰው ለአገልግሎት ዝግጁ መሆናቸው ተመላክቷል። በሰሜን ሶሪያ የሚገኙት የፍራንቺስካውያን መነኮሳት የኦሮንቴስ ተልእኮ በተሰኘ ማዕቀፍ ውስጥ ሁልጊዜ ትምህርት ቤቶቹን ክፍት በማድረግ በመንደሮች ውስጥ የትምህርት ሂደቱን በኃላፊነት ሲመሩ እንደነበር እና እንደ አውሮፓውያን አቆጣጠር በ1972 ዓ.ም ግን በኃይል ተወርሶ እንደተወሰደባቸው የክናይ ቁምስና ካህን የሆኑት አባ ኩካዝ ሜስሮብ ለቫቲካን ኒውስ ተናግረዋል። አባ ሜስሮብ የያኩቢያ ቁምስና ካህን ከሆኑት ከአባ ሉኢዥ ቢሻራት ጋር በመሆን የመልሶ ግንባታ ሥራውን በበላይነት ሲመሩ እንደነበር ጠቁመው ወታደሮቹ ከአካባቢው መውጣታቸውን ተከትሎ ትምህርት ቤቱ ለ10 ዓመታት ያክል እንደ መጠለያ ያገለግል እንደነበር የገለጹ ሲሆን መንደራቸውን ለማገልገል ወደ ሀገራቸው ከተመለሱ በኋላ በአካባቢው ነዋሪዎች ዘንድ የተስፋ ጭላንጭል ለመፍጠር መወሰናቸውን የጠቆሙት ካህኑ በዚህም ጊዜ እነዚህን ሕንፃዎች ለምን መልሰን አንገነባም የሚል ሐሳብ እንደመጣባቸው አስታውሰው ሁል ጊዜ መልካም ነገርን ሲመኙ እንደነበርና ልጆቹ በመጨረሻ እንደሚመለሱ ተስፋ ያደርጉ እንደነበርም አስረድተዋል። የአሳድ መንግሥት ከወደቀ ከ10 ዓመታት በኋላ የቀሩት ስደተኞች በመጨረሻም ለቀው መውጣታቸውን ተከትሎ በትምህርት ተቋማቱ ላይ በከፍተኛ ደረጃ ሙሉ በሙሉ በሚባል ሁኔታ የእድሳት ሥራ መደረጉን የገለጹት አባ ሜስሮብ እድሳቱ በቤተ ክርስቲያን ማኅበራት፣ ፕሮቴራ ሳንታ በተሰኘ መንግሥታዊ ያልሆነ ድርጅት እንዲሁም በካህናትና መነኮሳት እገዛ 80% የሚሆነውን የትምህርት ቤቶቹን ክፍሎች ወደ ነበረበት መመለስ እንደቻሉም ጠቁመዋል። በአሁኑ ወቅት ሙሉ የትምህርት ዑደት ከ3 እስከ 10 ዓመት ዕድሜ ክልል ውስጥ የሚገኙ ሕፃናት ልጆችን የሚያስተናግዱ በያኩቢያ በሚገኙት ሕንፃዎች ውስጥ እንዲሁም 10 እስከ 17 ዓመት ዕድሜ ያላቸው ተማሪዎች የሚስተናገዱበት የክናይ ሕንፃዎች ውስጥ እየተካሄዱ እንደሚገኝ ያስረዱት ካህኑ ፕሮጀክቱ ለአካባቢው ቤተሰቦችና ወጣቶች ወሳኝ የሥራ ዕድሎችን መፍጠሩን ጭምር ገልጸው በዚህም የኤሌክትሪክ ሠራተኞችን፣ አናጢዎችን፣ የኪነ ጥበብ ባለሙያዎችንና አጠቃላይ ሠራተኞችን ጨምሮ ወደ 100 የሚጠጉ ግለሰቦች በተለያዩ ሙያዎች ተቀጥሮ እየሰሩ እንደሚገኝም ገልጸዋል። 100 ሰዎች የሥራ ዕድል አገኙ ማለት 100 ቤተሰቦች ቋሚ ገቢ ያገኛሉ ማለት እንደሆነም ያስረዱት ካህኑ ይህ በዚህ አስቸጋሪ የአገር ግንባታ ወቅት ወሳኝ ምዕራፍ እንደሆነ ጠቁመው ከጦርነቱ በኋላ ወጣት ተመራቂ መምህራን ወደ ሶሪያ መመለሳቸውን ያስታወሱ ሲሆን በአሁኑ ወቅት እንግሊዘኛ፣ ሂሳብ፣ ኬሚስትሪና ባዮሎጂ የመሳሰሉ ትምህርቶችን የሚያስተምሩ ከ25 በላይ መምህራን መኖራቸውንና ሁሉም ክርስቲያኖችና የአካባቢው ተወላጆች መሆናቸውን አስረድተዋል። በአሁኑ ወቅት ትምህርት ቤቱ 80 ክል ተማሪዎች እንዳሉት የጠቆሙት አባ ሚስሮብ ነገር ግን በሚቀጥለው ዓመት የመልሶ ግንባታው ስራው ሙሉ በሙሉ ከተጠናቀቀ በኋላ በአካባቢው ከሚገኙ የሙስሊም ቤተሰቦች የሚመጡትን ጨምሮ ወደ 300 የሚጠጉ ተማሪዎችን እንደሚቀበልና ይህም ተቋሙ በቅድስት ሀገር ውስጥ ለሚከናወነው የፍራንቺስካውያን ተልእኮ መገለጫ በሆነው የውይይት መድረክነት ሚናው ይበልጥ ውጤታማ በሆነ መንገድ እንዲንቀሳቀስ ያስችለዋል ተብሏል። በመልካም ስራዎችና በደግ ቃላት ወንጌልን ማዳረስ የፍራንቺስካውያን ተልእኮ ዋና ማዕከል ነው ያሉት ካህኑ በሶሪያ የሚገኙ ትምህርት ቤቶቻቸው ሁሉ ጊዜም ለሁሉም ሰው ክፍት መሆናቸውን በአጽንኦት ገልጸዋል። ወደ ሶሪያ ከተመለሱ በኋላ የአካባቢው መስጊድ ኢማም ጋር የተገናኙበትን አጋጣሚ በማስታወስ ኢማሙ ትምህርት ቤቶቹ ከመዘጋታቸው በፊት ቴራ ሳንታ ትምህርት ቤት ውስጥ መማራቸውን እንደነገሯቸውና አንድ የፍራንቺስካውያን ካህን የእንግሊዝኛ መምህራቸው እንደነበሩ መግለጻቸውን አስታውሰው በአሁኑ ወቅት በርካታ ሙስሊሞች በገዳማውያን መነኮሳት እንክብካቤ ስር የተለያዩ ትምህርቶችን ከተከታተሉ በኋላ በተቋማቱ ውስጥ ለማስተማር እንደተመለሱም ጠቁመዋል። የፍራንቺስካውያን ትምህርት ቤቶች ከሙስሊም ቤተሰቦች ጋር የሚደረገውን ይህንን ውይይት እንደሚያበረታቱና ተማሪዎቻቸው ሌሎች ሰዎችን የመንከባከብ ርኅራኄ እንዲኖራቸው፣ ሰብአዊነትን እንዲያከብሩና ቸርነትንና ለጎረቤት ፍቅር እንዲኖራቸው ዘወትር እንደሚያስተምርም ጠቁመዋል። የአዲሶቹ ተቋማት መከፈት እጅግ ብዙ ደስታን፣ ተስፋንና ጥንካሬን አምጥቷል ያሉት ካህኑ ሞተን ነበር ማለት በሚቻልና ተስፋ በቆረጥንበት ክልል ውስጥ እንደገና መጀመርና ዳግም መወለድ በእርግጥም ተአምር ነው ብለዋል። በማስጀመሪያው መርሃ ግብር ላይ ንግግር ያደረጉት የክናይ ቁምስና ካህን በበኩላቸው ከሃይማኖት መሪዎች፣ አምባሳደሮች፣ የመንግስት ባለስልጣናት፣ ክርስቲያኖችና ሙስሊሞች ጋር ስንሆን እንደ አንድ የጥበብ ስራ ውበት ነበረን ያሉ ሲሆን በምስሉ ውስጥ ያለ እያንዳንዱ ትንሽ ድንጋይ በትክክለኛው ቦታውና ቀለሙ አስፈላጊ እንደሆነና አንዱ ቢጎድል ሌላው ቦታው ሊተካ እንደማይችል ገልጸው ሁላችንም በአንድነት ስንሰባሰብ እንደነዚያ ውብ ድንጋዮች እናምራለን ብለዋል። ትምህርት ሀገርን መልሶ ለመገንባት ዋናው መሰረት ነው በማለት ለቫቲካን የዜና አገልግሎት የተናገሩት የአሌፖ የላቲን ስርዓት ተከታይ ሐዋርያዊ አስተዳደር የሆኑት ብፁዕ አቡነ ሃናን ጃሉፍ ትምህርት ከሌለ ሰዎች ወደፊት ተስፋ ሊኖራቸው እንደማይችል ጠቁመው በጦርነቱ ዓመታት ወጣቶች የተማሩት የጦርነትን ጥበብ ብቻ እንደሆነ አሁን ላይ የሰላምና የአብሮነትን ጥበብ እንዲማሩ ማረጋገጥ እንደሚገባም አሳስበዋል። በማስጀመሪያው መርሃ ግብር ላይ የተገኙት የቅድስት ሀገር ጠባቂ ካህን የሆኑት አባ ፍራንቼስኮስ ኤልፖ በበኩላቸውም የዝግጅቱን አስፈላጊነት አጽንኦት ሰጥተው በመግለጽ ትምህርት ቤትን መልሶ መገንባት ማለት ሕንፃን ብቻ መልሶ ማቆም ማለት እንዳልሆነ ጠቁመው ከዚህም ይልቅ ልጆች የሚያድጉበት የሚማሩበትና ሕልማቸውን እውን የሚያደርጉበት ቦታ መልሶ ማቋቋም ማለት እንደሆነ የገለጹ ሲሆን በዚህ አካባቢ የፍራንቺስካውያን ማህበር መገኘት እጅግ ውብ ገጽታ እንዳለው ብሎም ወደ ህዝቡ መቅረብ ችግሮቻቸውን መጋራትና ተስፋም በጋራ መልሶ መገንባት እንደሆነ ማስረድተዋል። በአሁኑ ወቅት በክናይ በያኩቢያ እና በአካባቢው በሚገኙ መንደሮች ውስጥ ወደ 200 የሚጠጉ ቤተሰቦች እንደሚኖሩ የተገለጸ ሲሆን ይህም በጦርነቱ ወቅት እዚያ ከነበሩ ሰዎች ቁጥር በእጥፍ እንደሚበልጥ ጠቁመው ለዚህም እግዚአብሔርን ያመሰገኑ ሲሆን ደክሞንና ተስፋ ቆርጠን የነበረ ቢሆንም አሁን ግን ሁኔታዎች የተሻሉ ናቸው በማለትም አክለዋል። አባ ሜስሮ በመጨረሻም እንደ ፍራንቺስካውያን መነኮሳት ሁሉም ሰው እንዲረጋጋና በአካባቢው መልሶ እንዲሰፍር ለማድረግ ከሁሉም የበጎ አድራጎት ድርጅቶች ጋር አብረው እየሰሩ እንደሆነ ገልጸው ሰዎች በእምነትና በተስፋ መኖራቸውንና መታገላቸውን ቀጥለዋል በማለትም አጠቃለዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: ክቡራትና ክቡራን አድማጮቻችን ይህ ዜና የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ከዚህ ቀጥሎ ክርስቲያኖች በሙሉ ለቆሰሉትና ብቸኝነት ለሚሰማቸው ሰዎች የጉዞ አጋሮቻቸው ናቸው በሚል ርዕስ የተዘጋጀ ርዕስ አንቀጽ እናስደምጣቸዋለን። የቅድስት መንበር መገናኛዎች ርዕስ አንቀጽ ዝግጅት ክፍል ዳይሬክተር አንድሪያ ቶርኔሊ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በፈረንሳይ ሐዋርያዊ ጉብኝታቸው ወቅት ባደረጓቸው ንግግሮች ላይ በማስተንተን ባዘጋጀው ርዕስ አንቀጽ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እያንዳንዱ ክርስቲያን ማህበረሰብ ርኅራዬ መንፈስ በቅርበት እንዲኖርና ከዘመኑ ሁኔታ ራሱን ፈጽሞ ማራቅ እንደሌለበት ማሳስባቸውን ገልጿል። የርዕሰ ሊቃነ ጳጳሳት ሊዮ 14ኛን ማሳሰቢያ መሠረት በማድረግ የቅድስት መንበር መገናኛዎች ርዕስ አንቀጽ ዝግጅት ክፍል ዳይሬክተር አንድሪያ ቶርኔሊ ክርስቲያኖች በሙሉ ለቆሰሉትና ብቸኝነት ለሚሰማቸው ሰዎች የጉዞ አጋሮቻቸው ናቸው በሚል ርዕስ ያዘጋጀውን ርዕስ አንቀጽ እናቀርብላቸዋለን። ሩስ ሊቃነ ጳጳሳት ሊዮ 14ኛ ለፈረንሳይና በመላው አውሮፓ ለምትገኝ ቤተክርስቲያን በጻፉት መልእክት ውስጥ የተለመደ አባባል አለ። ይህ የቅዱስነታቸው መልእክት በችግር ምክንያት የቆሰሉ ሰዎች የህይወት ትርጉም ለማግኘት በሚፈልጋ ለማዊ ማህበረሰብ ውስጥ ለሚኖሩ ክርስቲያኖች ተገቢ አመለካከት መኖሩን ያሳያል። የሐዋርያው ቅዱስ ጴጥሮስ ተተኪ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በኖትርዳም ካቴድራል ውስጥ በተዘጋጀው የማታ ጸሎት ስነ ስርዓት ላይ ባሰሙት ቃለ ምዕዳን ቤተ ክርስቲያን ስጋን ለለበሰው እግዚአብሔር ዘወትር ታማኝ እንድትሆን መጠራቷን አስታውሰዋል። ይህ ባህሪዋ የክርስቲያን ማህበረሰብ ከየትኛውም አይነት የቅራኔ ዘመን ራሷን ለመከላከልና ለማፈግፈግ የሚያስችል ምሽግ እንዳይሆን መከላከል አለበት። በተለይ ዛሬ አንዳንዶች በህይወት ለመትረፍ ብቸኛው መንገድ ከዓለም የተለዩ ጠንካራ አማኞችን ያቀፉ ትናንሽ ማህበረሰቦችን ማቋቋም ነው ብለው የሚከራከሩት ተደጋጋሚ ፈተና ነው። በምትኩ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እንደተናገሩት የክርስቲያን ማህበረሰብ እንደ ጥንታዊት ቤተ ክርስቲያን ወደ ሁሉም ሰው ዘንድ በመቅረብ የመልካም አቀባበል፣ የአብሮነት፣ የስብከተ ወንጌልና የትርጉም ቦታ ሆኗል። ኢየሱስ ክርስቶስ ቀድሞውኑ ርቀው የሚገኙ ሰዎች በር እያንኳኳ በመሆኑ እርሱን ተቀብለነው ልናውቀው ይገባል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በቃለ ምዕዳናቸው ውስጥ የቀድሞውን ርዕሰ ሊቃነ ጳጳሳት ፍራንቺስኮስን የወንጌል ደስታ የተሰኘ ሐዋርያዊ ምክር መጥቀሳቸው በአጋጣሚ አይደለም። ሐዋርያዊ ምክራቸው የወንጌል አኗኗር ዘይቤን በማንጸባረቅ ውስጣዊ ነጻነትንና ሕይወትን የሚያበረታታ የእግዚአብሔር ጸጋ በመሆኑ የሀብት እጥረት ተልእኮውን ሊያደናቅፍ አይችልም። ይህ መልእክታቸው ለወንጌል ምስክርነት ከፍተኛ መዋቅርና ሀብት ወይም ሰዎች ሃይማኖታቸውን እንዲቀይሩ የሚያደርግ አዲስ ስልት እንደሚያስፈልግ ግልጽ ያደርጋል። በዘመናችን ውስጥ ወንጌልን መመስከር ምን ማለት እንደሆነ የበለጠ ጉልህ ግንዛቤዎች የተገኙት ከክልላዊ የሲኖዶስ ጉባኤ አባላትና ከአዳዲስ ምዕመናን ጋር በተደረገ ስብሰባ ወቅት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሕይወት ጉዟቸው ውስብስብና ጠመዝማዛ በሆነ መንገድ ላይ የሚጓዙ ሰዎችን በደስታ መቀበልና አብሯቸው መራመድ አስፈላጊ መሆኑን አስረድተዋል። እርስ በርስ መቀራረብ፣ ርኅራኄና እርጋታን የተላበሰ አካሄድ ሙሉ ትርጉሙን የሚያገኘው በዚህ ወቅት እንደሆነና ይህም የምናገኛቸው ሰዎች የሕይወት አካሄድን በማክበር በጥንቃቄና በወንድማማችነት መንፈስ አብሮ በመጓዝ ደረጃ በደረጃ የሚከናወን መሆኑን ገልጸዋል። ይህ ማለት አብሮ የመጓዝና እርስ በርስ የመበልጸግ አካሄድን በመከተል ማለት ነው። እንዲሁም እውነትን በሚፈልጉ ሰዎች ጉዞ ውስጥ አብሮ መጓዝ እንደሚቻልና በጨለማ ሳይዋጡ እንዴት አብሮ መጓዝ እንደሚቻል ማወቅ ሲሆን፣ ይህም ትዕግስትንና በእርጋታ የመጠበቅ ችሎታን ይጠይቃል። ልክ ቅድስት ሞኒካ ከልጁ አጎስጢኖስ ጋር እንዳደረገችው ሁሉ የቀድሞ ርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛ እንደ ጎርጎሮሳውያኑ በ1981 ዓመተ ምህረት እንደገለጹት ማለትም ስህተት የመስራት ነጻነትን ጨምሮ ለሕይወት ቦታ ማዘጋጀት አስፈላጊ ነው። ቅድስት ሞኒካ በመከራ ወቅት ሆና መጠበቅ እንዳለባት ታውቅ ነበር። ልጇን ሳታስገድደው የራሱን መንገድ እንዲከተል መፍቀድን ተማረች። የእርሱ መንገድ እርሷ ካሰበችለት መንገድ ፈጽሞ የተለየ መሆኑን መቀበልን ተማረች። ሆኖም እርሱን መውደድን፣ ከጎኑ መቆምንና አለመተውን፣ በተመሳሳይም እርሱነቱን እንዲገልጽ ነጻነት መስጠትን ተማረች። በመጠበቅ ሂደት ውስጥ በነበራት ዕድል እርሱነቱን እንዲገልጽ ነጻነት በመስጠት እምነትን በእርሱ ላይ ሳትጭን፣ ነገር ግን እንደ ሰውና እንደ እናት ከጎኑ በመገኘት በእርግጥም እምነትን ለእርሱ ያስተላለፈችው በዚህ መንገድ ነበር ብለዋል። ይህ ከሌሎች ጋር አብሮ የመጓዝ ችሎታ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በፔላስ ዴላ ኮንኮርድ ባቀረቡት መሥዋዕተ ቅዳሴ ላይ ያሰሙትን ቃለ ምዕዳን ያስታውሰናል። ቅዱስነታቸው በቃለ ምዕዳናቸው በኢየሱስ ክርስቶስ ያላችሁን እምነት ለራሳችሁ ብቻ አታቆዩት፣ ይልቁንም የምታገኟቸውን ሰዎች ጥማት ለማርካትና እርካታን ለመስጠት እንዲፈስ አድርጉት። ተስፋ መቁረጥና መንፈሳዊ ድርቀት ባለባቸው ቦታዎች ሁሉ ተስፋን ማምጣት የእናንተ ድርሻ ነው ብለዋል። የሮም ሀገር ስብከት ጳጳስ የሆኑት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከ800,000 በላይ ሰዎች በተገኙበት ሥነ ሥርዓት ላይ ባሰሙት ቃለ ምዕዳን ቤተ ክርስቲያን ራሷ መለወጥ እንደሚያስፈልጋት በማስታወስ ከድል አድራጊነት ስሜት ወይም ራስን ትክክል ለማስመሰል ከሚፈለግ ፍጹም በተለየ መንፈስ ተናግረዋል። በታማኝነት ጉድለትና በውስጧ ባሉ አሳማሚ ውድቀቶች ምክንያት የተፈጠሩትን ጥልቅ ቁስሎች ለመፈወስ ክርስቲያኖች የራሳቸውን ስህተት በመቀበል በትሕትና በእግዚአብሔር ፊት መቆም አለባቸው። ምክንያቱም ራሳችንን እንደ ኃጢአተኞች አድርገን የመቀበል ትሕትና ጸጋና የወንጌል ብርሃን ለሁሉም ክፍት የሆነ መንገድ ሆኖ የሚበራበት ቦታ ነውና። ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የሰኞ መስከረም 18 2019 ዓ.ም ዝግጅታችን ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አማሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲየቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የምትላለፍላችሁ የማክሰኞ መስከረም 19 2019 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጦርነት ማካሄድ ትርጉም የለሽ ነው ሲሉ ማስገንዘባቸውን የተመለከተ ዘገባ በቅድሚያ እናቀርብላችኋለን። በመቀጠልም የካቶሊክ ቤተክርስቲያን ማህበራዊ አስተምሮ በሚል ርዕስ የተዘጋጀ ሳምንታዊ ዝግጅት እናቀርብላችኋለን። እነዚህን ለዕለቱ ያልናቸውን ዝግጅቶች በሙሉ አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረባዬ መብራቱ ኃይለ ጊዮርጊስ ጋር መልካም ቆይታን መመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

0: ከዚህ ቀጥሎ የዕለቱን ዜና እናሰማቸዋለን። ሩስ ሊቃነ ጳጳሳት ሊዮ 14ኛ ጦርነት ማካሄድ ትርጉም የለሽ ነው ሲሉ አስገነዘቡ። ሩስ ሊቃነ ጳጳሳት ሊዮ 14ኛ ከመስከረም 15 እስከ መስከረም 18 2019 ዓመተ ምህረት ድረስ በፈረንሳይ ያደረጉትን ሐዋርያዊ ጉብኝት አጠናቀው ወደ ሮም በሚያደርጉት ጉዞ ላይ ከጋዜጠኞች ለቀረቡላቸው ጥያቄዎች ምላሽ ሰጥተዋል። በልዩ ልዩ አካባቢዎች የሚካሄዱ ጦርነቶችና እነዚህ እንዲቀጥሉ የሚያደርጉ የኢኮኖሚ ጥቅሞች መኖራቸውን አስታውሰው ቤተ ክርስቲያን ወንጌልን በማወጅ ረገድ ድምጿን ማሰማቷን እንደምትቀጥል ተናግረዋል። ጥቂቶች የጦር መሳሪያዎችን በማምረትና በመሸጥ እየበለጸጉ እንደሚገኙ የተናገሩት ሩስ ሊቃነ ጳጳሳት ሊዮ 14ኛ ለጦር መሳሪያ ግዢ የሚወጣውን በቢሊዮን የሚቆጠር ገንዘብ እንደ ረሃብ ያሉ ችግሮችን ለመቅረፍ መጠቀም ይቻል ነበር ብለዋል። ሰኞ መስከረም 18 2019 ዓመተ ምህረት ምሽት ከሰሜን ምስራቅ የፈረንሳይ ከተማ ሜትስ ተነስተው ወደ ሮም ባደረጉት በረራ በጉብኝታቸው ወቅት አብሯቸው ለነበሩት ከ80 በላይ ጋዜጠኞች ጉብኝታቸውን በማስመልከት መግለጫ ከሰጡ በኋላ ላቀረቡላቸው ጥያቄዎች ምላሽ ሰጥተዋል። ከሁሉ አስቀድሜ ላበረከታችሁት ሥራ በድጋሚ አመሰግናለሁ በማለት ንግግራቸውን የጀመሩት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እነዚያ አራት የሐዋርያዊ ጉብኝታቸው ቀናት በብዙ በረከቶች የተሞሉ እንደነበሩ ገልጸው በተለይም በሉርድ ያሳለፉት ጊዜ ከበርካታ ሕሙማንና መከራ ውስጥ ከሚገኙ ሰዎች ጋር አብረዋቸው መሆን እንዲሁም የእግዚአብሔር ጸጋ በተለያዩ መንገዶች ሲገለጽ የሰዎችን ልብ ሲነካ ሕይወታቸውን ሲለውጥ ለሕሙማን ለአረጋውያንና በማኅበረሰቡ ውስጥ ችላ ለተባሉ ሰዎች ክብራቸውን ሲመልስ ማየት እነዚህ በሙሉ እንደ ተአምራት የሚቆጠሩ ነበሩ ሲሉ ተናግረዋል። አራት የሐዋርያዊ ጉብኝት ቀናት በርካታ ምልክቶችንና ምሳሌዎችን የተገነዘብኩባቸው ነበሩ ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በግሌም በተለይም አንድን ነገር በግልጽ እየፈለጉ ያሉ ወጣቶችን ለማበረታታት ወደ ፈረንሳይ የመሄድ ዕድል በማግኘቴ እጅግ የተባረኩ ሆኖ ተሰምቶኛል ብለው ከመላው ፈረንሳይ የመጡ 80 ሺህ የሚደርሱ ወጣቶች በስቴዲየም ውስጥ አንድ ላይ የተሰበሰቡበት ምሽት እንዲሁም ያሳዩት ከፍተኛ ጉጉትና ደስታ የፈጠሩት የተስፋ ስሜት ከሁሉም በላይ ደግሞ ያገኙት እና ለሌሎችም ሊያካፍሏቸው የሚችሉት ስሜት እጅግ ግልጽ ነበር ብለዋል። በፈረንሳይ ቤተ ክርስቲያን የተፈጸመውን ወሲባዊ ጥቃት በማስመልከት የቀረበውን ጥያቄ መመልከት እጅግ አስፈላጊ ነው በማለት ምላሽ መስጠት የጀመሩት ቅዱስነታቸው ከተጎጂዎቹ ጋር በተገናኙበት ወቅት በደል ወይም ጥቃት በመፈጸሙ ምክንያት በሕይወታቸው ላይ የደረሰውን ስቃይ በመገንዘብ እርሳቸውም ሆኑ ቤተ ክርስቲያን እነርሱን ለማዳመጥና ፈውስን በሚፈልጉበት ጉዞ አብሯቸው ለመጓዝ ያላቸውን ዝግጁነትና ይህንን ለሌሎች ተጎጂዎችም በማስተላለፍ እንዲረዷቸው መጠየቃቸውን ተናግረዋል። ወሲባዊ ጥቃት በመጀመሪያ ደረጃ የሰው ልጅ ችግር ቢሆንም ነገር ግን በቤተ ክርስቲያን ውስጥ ሲፈጸም ሌላ ተጨማሪ ገጽታ እንደሚይዝ፣ በዚህ ምክንያት የእምነት ሕይወት ትልቅ ጉዳት እንደሚደርስበትና አንዳንዴም ሙሉ በሙሉ ሊጠፋ ይችላል ሲሉ አስገንዝበዋል። ከተጎጂዎች ጋር አብሮ መሆንና ፈውስ እንዲያገኙ የመርዳት ልዩ ኃላፊነት የቤተ ክርስቲያን እንደሆነ ተናግረው በዚህ ረገድ ቤተ ክርስቲያን በተወሰነ መልኩ ለችግሩ ተጠያቂ ሆና መታየቷን በማስመልከት ከተጎጂዎች ጋር መወያየታቸውን፣ በተመሳሳይ መልኩ ደግሞ ፈውስ እንዲያገኙ በማገዝ ረገድ ቤተ ክርስቲያን ወሳኝ ሚና እንዳላትም ማመናቸውን ተናግረዋል። በቤተ ክርስቲያንና በመንግሥት መካከል ያለውን የልዩነት አቋም ወይም ግንዛቤን እንዳልዘነጉ የተናገሩት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሰው ልጅ ታላቅነት በተሰኘው ሐዋርያዊ ሰነዳቸው ውስጥ የጻፉትን እንዲያነቡ ወይም በድጋሚ እንዲመለከቱት ጋዜጠኞችን ጋብዘው በዚህ ረገድ የመጀመሪያው ክፍልና ጥቂት ምዕራፎች ስለ ቤተ ክርስቲያን ማኅበራዊ ትምህርት የጻፉትን በመጥቀስ ቤተ ክርስቲያን ስለ ሕይወት ጥበቃ ወይም ስለ ማኅበራዊ ጉዳይ ስትናገር ወደ ፖለቲካ እየገባች ሳይሆን ወንጌልን በሰዎች ሕይወት ውስጥ ተግባራዊ ያደረገች መሆኗን አስረድተዋል። ሰዎች ግራ ዘመም ወይም ቀኝ ዘመም የፖለቲካ አቋም ያላቸው ሊሆኑ ይችላሉ ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሃይማኖት የግል ጉዳይ ብቻ መሆን አለበት የሚል አቋም ያላቸው ሰዎች ሊኖሩ እንደሚችሉ፣ በግል ሕይወታቸው የፈለጉትን እንዲያደርጉ ቢፈቀድላቸውም መንግሥት ከሃይማኖት የተለየ መሆኑን እንደሚያምኑ ገልጸው፣ ነገር ግን እርሳቸው ወደ ፈረንሳይ የሄዱት በዋናነት ወንጌልን ለመስበክ የምሥራቹን ቃል ለማድረስና ኢየሱስ ክርስቶስ በቃሉ እኔ መንገድ እውነትና ሕይወት ነኝ ሲል የተናገረውን ለማረጋገጥና የእርሱን እውነት ለመናገር መሆኑን አስረድተዋል። ነገር ግን እንደ ሎርድ ባሉ ቦታዎች መገኘት ሰዎች እጅግ ጥልቅ የሆነ ነገርን በሚፈልጉበትና ሕይወታቸው ምንም እንኳን በሕመም፣ በአካል ጉዳት ወይም በተለያዩ አይነት ስቃዮች ውስጥ ቢሆንም ትርጉም ያለው መሆኑን በሚረዱበት ስፍራ መገኘት አስፈላጊ እንደሆነ ተናግረው ቤተ ክርስቲያን በኢየሱስ ክርስቶስ ምክንያት ከእነዚህ ሰዎች ጋር ቅርበት እንዲኖራትና ሕይወት ለሁላችንም ያላትን ዋጋ ለማረጋገጥ እንደምትሻ ተናግረው ይህ ፖለቲካ ከሆነና እርሳቸው ያደረጉት እንደ ፖለቲካ ከተወሰደ ነገር ግን ዓላማቸው በፈረንሳይ ፖለቲካ ውስጥ ለመሳተፍ ሳይሆን ይልቁንም ቤተ ክርስቲያን በእርግጥ የምታምነውን ለማስተማር መሆኑን አስረድተዋል። አቅመ ደካሞችን፣ የተቸገሩትንና አጋዥ የሌላቸውን ሰዎች የመናቅ ወይም የማግለል ሁኔታዎች እንዳይከሰቱ ለማድረግ ቤተ ክርስቲያን እንደ ማህበረሰብ ወይም እኛም እንደ ሰዎች እንዲሁም እምነት የሌላቸውን ጨምሮ ይበልጥ ፍትሐዊ መፍትሄዎችን መፈለግ እንደሚገባ የተናገሩት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እንዲህ አይነት ሁኔታ ሲከሰት ጎረቤት፣ ማህበረሰብ፣ ቁምስና፣ ሀገረ ስብከት ወይም መንግሥት ጣልቃ በመግባት ይህ እንዴት ሊከሰት ቻለ ብሎ ሊጠይቅ የሚገባ ጉዳይ መሆኑን ተናግረዋል። ቤተ ክርስቲያን ስለ ንቀት ባህልና ስለ ፍትሐዊ ሥርዓት በስፋት እንደምትናገር የገለጹት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሁሉም ሰው ውስጥ በሰብአዊነት ስሜት የመንቀሳቀስ ፍላጎት፣ ስለ ሰዎች ሕመምና ስቃይ እውነተኛ የርኅራዬ ስሜት የማሳደግ አቅምን ለማሳደግ እንደምትጋብዝ፣ እንደምታበረታታና እንደምትጥር አስረድተዋል። በአሁኑ ወቅት በብዙ አገራት የሚታየው የመኖሪያ ቤት ችግር በአንድ ቁምስና፣ በአንድ ሀገር ስብከት ወይም በቤተ ክርስቲያኗ ብቻ ሊፈታ የሚችል ችግር አለመሆኑን ተናግረው ይህም ትልቅ ፈተና መሆኑን እንደሚያምኑና ለዚህ ችግር ምናልባትም የፖለቲካ መሪዎችና ባለሥልጣናት መፍትሄ እንዲፈልጉ መጠየቅ እንደሚገባ፣ ችግሩ የተባባሰ መምጣቱ ግልጽ ቢሆንም ብዙውን ጊዜ ምላሽ የምንሰጠው አስቸኳይ ሁኔታ ሲፈጠር ብቻ መሆኑን በማስታወስ ነገር ግን የችግሩን ስር ነቀል መንስኤ በጥልቀት መመርመር እንደሚያስፈልግ አሳስበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በዓለማችን በአንዳንድ ቦታዎች እየተካሄዱ ያሉ ጦርነቶችን ለማስቀረት ውይይት የሚጫወቱን ሚና በማስመልከት እንደተናገሩት በመጀመሪያ ሊሰመርበት የሚገባው ጉዳይ የቤተ ክርስቲያን የማኅበራዊ ትምህርት መርሆችን ማጉላት መሆኑን ተናግረው በእነዚህ መርሆች አማካኝነት ዓላማችን ሁከትን፣ ጥላቻን፣ የጦር መሳሪያ ምርትንና በዛሬው ዓለም ውስጥ ያሉ አደጋዎችን በተለይ የኒውክሊየር ጦር መሳሪያዎችና ከጊዜ ወደ ጊዜ ይበልጥ አጥፊ እየሆኑ ስለመጡ ጦርነቶች ማውራት እንደሚያስፈልግ ተናግረዋል። ለበርካታ አስርት ዓመታት ወታደራዊ ወጪን ሲያበረታታ የቆየው ግዙፉ ወታደራዊ ኢንዱስትሪ አሁንም ድረስ የጦር መሳሪያ ማስታጠቅንና ወጪ ማድረግን እንደቀጠለበት ተናግረው ጦርነትን በሚያበረታታ በዚህ ኢንዱስትሪ አማካኝነት ጥቂት ሰዎች እጅግ ከፍተኛ ሀብት እያካበቱ እንደሚገኙ፣ ሆኖም እነዚህ በቢሊዮን የሚቆጠሩ ዩሮዎችና ዶላሮች ዓለም አቀፍ ረሃብን፣ የመኖሪያ ቤት እጥረትን፣ ሥራ አጥነትንና የመሳሰሉ ችግሮችን ለመፍታት ይችሉ ነበር ብለዋል። ለጦር መሳሪያዎች ተጨማሪ ወጪ እናድርግ ከሚል ወይም ውጥረትን በመጨመር ወደ ሌላ ግጭት እንግባ ከማለት ይልቅ ልዩነቶችን ለመፍታት ውይይትና ድርድር ማድረግ እንደሚገባ አሳስበው ይህ የፖለቲካ ጉዳይ መሆን አለመሆን ሳይሆን ይልቁንም የሰው ልጅ ክብርና የሕይወት ዋጋን የሚያጎላ እንዲሁም ገንዘብ ለጦር መሳሪያዎች ከሚውል ይልቅ ለጤናና ለትምህርት ዘርፎች ማዋልን የሚያበረታታ መሆን እንደሚገባ ተናግረዋል። ቤተ ክርስቲያን እነዚህን እሴቶች የማስተዋወቅ ኃላፊነት እንዳለባት የተናገሩት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለዚህም የሩሲያ የዩክሬንና የሌሎች አገራት መሪዎችን በመጋበዝ አብረው ተቀምጠው እንዲወያዩ እንዲሁም ምንም ትርጉም በሌላቸው በእነዚህ ጦርነቶች ከመቀጠል ይልቅ ችግሮችን በሰላማዊ መንገድ ለመፍታት የሚያስችሉ አማራጮችን እንዲፈልጉ ማበረታታት እንደሚገባ አሳስበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በፓሪስ ንግግራቸው የሰው ሰራሽ አስተውሎትን በማልማት ሂደት ውስጥ ስለሚያስፈልገው ስነ ምግባራዊ ጥንቃቄና ማስተዋል አስፈላጊነት አንስተው የተናገሩት ሲሆን በተለይም ቁጥጥር የማይደረግባቸው የሰው ሰራሽ አስተውሎት ስርዓቶች ባደረሷቸው በርካታ የሳይበር ጥቃቶች ሳቢያ ቴክኖሎጂ ዓለምን ሊያጠፋ እንደሚችል አስጠንቅቀዋል። የሰው ሰራሽ አስተውሎት በሰው ልጅ ላይ ከፍተኛ አደጋ ሊያስከትል ወይም ሙሉ በሙሉ ሊያጠፋው እንደሚችል ተናግረው ይህ ጉዳይ ተቀምጦ ሊወያዩበት የሚገባው ችግር እንደሆነ ገልጸው የፖለቲካ መሪዎችን፣ የሰው ሰራሽ አስተውሎት ዘርፍ መሪዎችን እንዲሁም ማኅበራዊ ድርጅቶችንና ማኅበራትን በመጋበዝ በአሁኑ ወቅት እየተከናወኑ ያሉትን ነገሮችና ወደፊት ሊከሰቱ የሚችሉትን ሁኔታዎች በጋራ መገምገማችንን መቀጠል ይኖርብናል ብለዋል። ነገር ግን የሰው ልጅ ታላቅነት የተሰኘ ሐዋርያዊ ሰነድ ከታተመበት ጊዜ አንስቶ በተለያዩ ዘርፎችና የሥራ መስኮች ከተወጣጡ ሰዎች በርካታ መልእክቶች እንደደረሳቸው ተናግረው የሰው ሰራሽ አስተውሎት የሰው ልጅን ወደ ጥፋት ወይም ከውይይት መድረክ ሙሉ በሙሉ ወደ ማስወገድ ደረጃ እንዳይደርስ የሚያስችሉ መንገዶችን ለመለየት እንዲሁም ውይይትን፣ ጥናትንና ምርምርን ለማስቀጠል ጥረት እየተደረገ መሆኑን ተናግረዋል። በዚህ ጉዳይ ላይ ፍላጎት ያላቸውንና ከተለመዱ የሥልጣን ማን ቀድሞ ይደርሳል ወይም ሰው ሰራሽ አስተውሎት ወደ አጠቃላይ ሰው ሰራሽ አስተውሎት ደረጃ ሲሸጋገር ምን ይፈጠራል ወዘተ የሚሉትን ጥያቄዎች ለመመለስ ፈቃደኛ የሆኑ በቂ ሰዎች እንዳሉ አስባለሁ ብለዋል። በጎረቤት አገር ጀርመን ውስጥ የካቶሊካዊት ቤተ ክርስቲያን ተጽዕኖ ቀስ በቀስ መዳከምና የአውሮፓን የጋራ መግባባት ለማፍረስ የሚፈልጉ ጽንፈኛ ፓርቲዎች መታየትና በከፍተኛ ሁኔታ ማደግን በማስመልከት በሜትስ ከተማ ያደረጉትን ንግግር በመጥቀስ ምላሽ የሰጡት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የርዕሰ ሊቃነ ጳጳሳትነትን ኃላፊነት ከወሰዱ ገና 15 ወራት ያህል ብቻ መሆናቸውን ተናግረው ግብዣዎች ቢደርሷቸውም ገና ያልገበኟቸው ብዙ ቦታዎች እንዳሉ ገልጸው ጀርመንን ከዚህ በፊት የገበኟት ቢሆንም እንደገና ለመጎብኘት ተስፋ እንደሚያደርጉ ገልጸዋል። በጀርመን የምእመናን ቁጥር በእጅጉ እየቀነሰ ይገኛል የሚለውን በማስመልከት እንደተናገሩት ሰዎች ከዚህ ቀደም ስለ ፈረንሳይ ተመሳሳይ ነገር መናገራቸውን አስታውሰው ነገር ግን ባለፉት 4 ቀናት የተከሰተውን በመጥቀስ እውነተኛውን የሚስዮናዊነት መንፈስና ትክክለኛውን አካሄድ ካገኙ በጀርመን ውስጥ ክርስቲያናዊና ካቶሊካዊ እምነታቸውን ለመኖርና ለማክበር የሚፈልጉ እጅግ ብዙ ምእመናን አሁንም እንዳሉ ማመናቸውን ተናግረው ምንም እንኳን ችግሮቹንና በቤተ ክርስቲያኗ ላይ ከፍተኛ ተጽዕኖ ያሳደሩ የተለያዩ ምክንያቶች መኖራቸውን ቢገነዘብም ይህ ተጽዕኖ በወንጌላዊት ወይም በፕሮቴስታንት ቤተ ክርስቲያን ላይም ከፍተኛ ጉዳት በማድረስ ማህበረሰቡን በተመሳሳይ መልኩ መንካቱን አስረድተዋል። ሆነም ግንኙነት ለመፍጠርና ተደራሽ ለመሆን ያላቸውን ተስፋ ገልጸው በጀርመን ከሚገኙ የቤተ ክርስቲያን መሪዎች ጋር በጋራ መስራትን በመቀጠል በዚህ ጉዳይ ምላሽ የሚሰጡበትን መንገዶች ለማግኘት እንደሚሹ ገልጸው በቀኝ አክራሪ ቡድኖች እድገትና በተለያዩ የፖለቲካ አመለካከቶች መካከል ያለውን ግንኙነት ማጥናትና መተንተን እንደሚገባ፣ በተለይም አሁን ላይ አንዳንድ ቡድኖች ከሌሎች ተመሳሳይ አመለካከት ካላቸው ቡድኖች ይልቅ እጅግ ወደ ጽንፈኝነት እየሄዱ በመሆናቸውና ቡድኖቹም እየተከፋፈሉ በመሆኑ ጉዳዩ ትኩረት እንደሚሻ አስረድተዋል። ወደ ወንጌል እሴቶች እንደገና በመመለስ እነዚህ እሴቶች ጥላቻንና መለያየትን ሳይሆን መግባባትን፣ ርህራሄንና አብሮ መጓዝ የሚያራምዱ በመሆናቸው ቤተ ክርስቲያንም በዚህ ሂደት ውስጥ የራሷን ሚና እንደምትጫወት ተስፋ በማድረግ በጎ ፈቃድ ያላቸውን አብዛኞቹ ሰዎች ለማግኘት የሚያስችሉ መንገዶችን ለማግኘት በጥልቅ እንደሚመኙ ተናግረዋል። እነዚህ ሰዎች በፖለቲካ ሂደቶች ውስጥ መሳተፍን ጨምሮ የሚያሳዩት ቁርጠኝነት ምን ያህል ወሳኝ እንደሆነ እንዲረዱ ማድረግ እንደሚፈልጉ፣ ይህም ለጋራ ጥቅም ግልጽ የሆኑ ውሳኔዎችን ለመወሰን እንደሚያስችላቸው፣ እንዲሁም አሁን ካለንበት ግንዛቤ በላይ ከፍተኛ ጉዳይ ሊያስከትሉ ከሚችሉ ጽንፈኛ አስተሳሰቦች እንዲርቁ ያደርጋቸዋል ብለዋል። በዚህ ረገድ ሁሉ ሰው አበረታች ሚና እንደሚጫወት ያላቸውን ተስፋ ገልጸው እንደ ቤተ ክርስቲያን እንዲሁም የቤተ ክርስቲያንን ማህበራዊ ትምህርት መሰረት በማድረግ ስለ እነዚህ ህይወት ሰጪ እሴቶች መነጋገር፣ ማስተማርና መስበክ ድርሻችን ነው ሲሉ አስገንዝበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በቃለ ምልልሳቸው ማጠቃለያ ይህንን ሐዋርያዊ ጉብኝት በአንድነት በማዘጋጀት ረገድ ትልቅ ሚና ለተጫወቱት የቅድስት መንበር ሰዎች፣ ለፈረንሳይ ህዝብ፣ ለፈረንሳይ ካቶሊካዊ ብፁዓን ጳጳሳትና በማስተባበር ረገድ የተለያዩ ተግባራትን ላከናውኑ በርካታ ምዕመናንና ከጀርባው ለነበሩት በርካታ ሰዎችና ለጋዜጠኞችም ጭምር ልባዊ ምስጋናቸውን አቅርበውላቸዋል። ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የማክሰኞ መስከረም 19 2019 ዓመተ ምህረት ዝግጅታችን ነው። ከዚህ ቀጥሎ የካቶሊክ ቤተ ክርስቲያን ማህበራዊ አስተምሮ በሚል ርዕስ የሚቀርብ ሳምንታዊ ዝግጅት እናስደምጣችኋለን። የፕሮግራሙ አዘጋጅና አቅራቢ መብራቱ ኃይለ ጊዮርጊስ ነው።
1: ክቡራንና ክቡራት አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል ዘወትር ማክሰኞ የምናቀርብላችሁን ሳምንታዊ ዝግጅታችንን ነው። በዛሬው ዕለት ዝግጅታችን ከባለፈው ሳምንት የቀጠለና ሰውና ሰብአዊ መብቶቹ በሚል አርዕስት ሰው የእግዚአብሔር አምሳያ ስለመሆኑ በሚገልጸው ንዑስ አርዕስት ስር ያዘጋጀነውን አስተምሮ እንደሚከተለው አሁን ማቅረብ እንጀምራለን። አብራችሁን በመሆን እንድትከታተሉን አሁንም በድጋሜ እንጋብዛለን። በእግዚአብሔር አምሳል የተፈጠሩ ፍጥረታት። ሰዎች በዚህ ስለ ሕይወት ባላቸው ጥሪ አማካኝነት ከሌሎች ፍጥረታት ሁሉ ጋር ግንኙነት አላቸው። እነዚህን ፍጥረታት ለአገልግሎታቸውና ለጥቅማቸው ማዋል ይችላሉ፣ ማድረግም አለባቸው። ነገር ግን በዓለም ላይ ያላቸው ገዥነት ኃላፊነትን የሚጠይቅ እንጂ ልቅ የሆነና ራስ ወዳድነትን የተጠናወተው ነጻነት አይደለም። በመሰረቱ ፍጥረት ሁሉ በፈጣሪው በእግዚአብሔር ፊት ዋጋ ያለውና መልካም ነው ይለናል ኦሪት ዘፍጥረት ምዕራፍ 1 ቁጥር 4፣ ኦሪት ዘፍጥረት ምዕራፍ 10 ቁጥር 12፣ ኦሪት ዘፍጥረት ምዕራፍ 18 ከቁጥር 21 እስከ 25 ላይ እንደተጠቀሰው። ስለዚህ ሰው የፍጥረትን ዋጋ ማወቅና ማክበር አለበት። ይህም አምሮውን ሊያስጨንቅ የሚገባው ድንቅ ፈተና ነው። ምክንያቱም ለስለ እግዚአብሔር ፍጥረታት ሁሉ ለማሰላሰል ማለትም እግዚአብሔር በፍጥረት ውስጥ የሚያየውን መልካም ነገር ለመረዳት በሐሳብ ክንፍ ወደ ላይ እንዲመጥቅ ያደርገዋል። የኦሪት ዘፍጥረት መጽሐፍ እንደሚያስተምረን የሰው ልጅ የዓለም ገዢ መሆን ለነገሮች ስያሜ መስጠትንም ያካትታል። ኦሪት ዘፍጥረት ምዕራፍ 2 ከቁጥር 19 እስከ 20 ላይ እንደተጠቀሰው ለነገሮች ስም በማውጣት ሰው ማንነታቸውን ማወቅና ከእያንዳንዳቸው ጋር በኃላፊነት ላይ የተመሰረተ ግንኙነት መፍጠር ይኖርበታል። ሰው ከራሱም ጋር ግንኙነት አለው፣ ስለ ራሱም ማሰላሰል ይችላል። መጽሐፍ ቅዱስም ስለ ሰው ልብ ይናገራል። ልብ የሰውን ውስጣዊ መንፈሳዊነት ይሄውም ከሌላ ከማንኛውም ፍጡር የሚለየውን ባህሪ ይገልጻል። እግዚአብሔር በጊዜው ሁሉንም ነገር ውብ አድርጎ ሠራው። እንዲሁም እግዚአብሔር ከመጀመሪያው አንስቶ እስከ መጨረሻው ድረስ ያደረገውን ነገር እንዳያውቅ በሰው ልብ ውስጥ ዘላለማዊነትን አኖረ። መጽሐፈ ጥበብ ምዕራፍ 3 ቁጥር 11 ላይ እንደተገለጸው በመጨረሻም ልብ ለሰው ልጅ ብቻ የሆኑ የመንፈሳዊ ችሎታዎች መኖርን ያመለክታል። እነዚህም ችሎታዎች ሰው በፈጣሪው መልክ የተፈጠረ በመሆኑ መብቶቹ ናቸው። እነርሱም አእምሮ፣ ደጉንና መጥፎውን መለየትና በጎ ፍቃድ ናቸው። ስለዚህ የልቡን ውስጣዊ ፍላጎት የሚያዳምጥ ሰው ጌታ ሆይ ለራስህ ሠራህን ልባችንንም በአንተ እስኪያርፍ ድረስ ይጨነቅ የሚሉትን የቅዱስ አጎስጢኖስን እውነተኛ ቃላት የራሱ ማድረግ አይቀርም። ለየኃጢአት አሳዛኝ ሁኔታ በእግዚአብሔር የተፈጠረው ይህ ሰው ድንቅ ራእይ ከመጀመሪያው ኃጢአት አሳዛኝ ክስተት ተለይቶ የሚታይ አይደለም። ሐዋርያው ጳውሎስ ስለ ሰው ልጅ በኃጢአት መውደቅ በመጽሐፍ ቅዱስ የመጀመሪያው ገጾች የቀረበውን ታሪክ ሲያጠቃልል ኃጢአት በአንድ ሰው ምክንያት ወደ ዓለም ገባ፣ በኃጢአትም ሞተ ይለናል። ወደ ሮም ሰዎች ምዕራፍ 5 ቁጥር 12 ላይ እንደተገለጸው ሰው የእግዚአብሔርን ትእዛዝ ጥሶ በእባብ ተታለለ፣ እጁንም ወደ ሕይወት ዛፍ ዘረጋ፣ የሞት ሰለባ ሆነ። ይህንንም በማድረጉ ሰው ተፈጥሯዊ ድንበሩን ለመጣስ ይሞክራል። የሕይወቱ ምንጭና ብቸኛ ጌታ የሆነውን እግዚአብሔርን ይፈታተናል። ሰውን ከእግዚአብሔር የሚለየው ያለመታዘዝ ኃጢአት ነው። ወደ ሮም ሰዎች ምዕራፍ 5 ቁጥር 19 ላይ እንደተገለጸው ከራእይ እንደምናውቀው የመጀመሪያው ሰው አዳም የእግዚአብሔርን ትእዛዝ አፈረሰ፣ የተፈጠረበትንም ቅድስናን ጽድቅ አጣ። ይህም ቅድስና ጽድቅ ለራሱ ብቻ ሳይሆን ለሰው ዘር በሙሉ የተሰጠ ነበር። አዳምና ሔዋን በአሳሳቹ ሰይጣን በመሸነፍ የግል ኃጢአት ሠሩ። ነገር ግን ይህንን ኃጢአት በውድቀት መልክ ወደ ሰው ሁሉ ባሕሪ አስተላለፉ። ይህ ኃጢአት በትውልድ ወደ ሰው ዘር በሙሉ ይተላለፋል። ማለትም የመጀመሪያውን ቅድስናና ጽድቅ ባጣ ሰብአዊ ባሕሪ አማካይነት ይተላለፋል ማለት ነው። በተለያየ ደረጃ ቢሆን የሰውን ዋጋና ክብር ከሚያረክሱ ግላዊና ማኅበራዊ ክፍፍሎች በስተጀርባ በሰው ውስጣዊ ማንነት ላይ ያረፈ ቁስል አለ። ይህም ከእምነት ብርሃን ስንመለከተው ኃጢአት የምንለው እና ሁላችንም ከመጀመሪያዎቹ ወላጆቻችን በስውር ከምናገኘው ከመጀመሪያው ኃጢአት አንስቶ የራሳችንን ነጻነት ያላግባብ ስንጠቀም እያንዳንዳችን የምንሠራውን ኃጢአት ያካተተ ነው። ከእግዚአብሔር መለየት እስከሆነ ድረስ የኃጢአት ውጤቶች መገለል ናቸው። ይኸውም ሰው ከእግዚአብሔር ብቻ ሳይሆን ከራሱ ከሌሎች ሰዎችና በዙሪያው ካለው ዓለም ይገለላል። ሰው ከእግዚአብሔር ሲለይ በወንድማማቾችም መካከል አሳዛኝ የሆነ ልዩነት ይፈጠራል። ስለ መጀመሪያው ኃጢአት ከቀረበው ማብራሪያ እንደምንረዳው ከእግዚአብሔር ጋር መቆራረጥ ሰውን የሚያስተሳስረው የወዳጅነት ሰንሰለትም ይበጣጠሳል። ስለዚህ በቀጣይ የኦሪት ዘፍጥረት መጽሐፍ ገጾች ውስጥ አዳምና ሔዋን አንዱ በሌላው ላይ እጃቸውን ሲቀስሩ እንደነበር እንመለከታለን። ኦሪት ዘፍጥረት ምዕራፍ 3 ቁጥር 12 ላይ እንደተጠቀሰው በኋላ ደግሞ ወንድም ወንድሙን ሲጠላና በመጨረሻም ሲገለው እናያለን። ኦሪት ዘፍጥረት ምዕራፍ 4 ከቁጥር 2 እስከ 16 ላይ እንደተገለጸው በባቢሎን ግንብ ታሪክ መሠረት የኃጢአት ውጤት የሰው ቤተሰብ መከፋፈል ሆነ። ገና ከመጀመሪያው ኃጢአት የጀመረው ጥፋት አሁን በማኅበራዊ ደረጃ ተባብሶ ታየ። የኃጢአትን ምስጢር ስናሰላስል በምክንያትና በውጤት መካከል ያለው ይህ አሳዛኝ ሁኔታ ማጤናችን አይቀርም። የኃጢአት ምስጢር ባለ ሁለት ገጽታ ቁስል አለው። እርሱም ኃጢአተኛ ሰው በራሱ በኩል የሚከፍተውና ከባልንጀራው ጋር ባለው ግንኙነት የሚገለጸው ቁስል ነው። ስለዚህ ነው ግላዊና ማህበራዊ ኃጢአት አለ የምንለው። ማንኛውም ኃጢአት በአንድ በኩል ግላዊ፣ በሌላ በኩል ደግሞ ማህበራዊ ነው። ይህም የሆነው ማህበራዊ ውጤቶችም ስላሉት ነው። በባህሪው ኃጢአት ምን ጊዜም ቢሆን የግለሰብ ሥራ ነው። ምክንያቱም ኃጢአት አንድ ግለሰብ በፍቃዱ የሚፈጽመው ተግባር እንጂ በመሠረቱ የቡድን ወይ የማኅበረሰብ ሥራ አይደለም። ማኅበራዊ ኃጢአት በባህሪው ከማንኛውም ኃጢአት ጋር የተያያዘ መሆኑ ግልጽ ነው። ምክንያቱም የሰው ልጅ አንድነት ምስጢራዊና ረቂቅ ቢሆንም እውነተኛና ተጨባጭም ስለሆነ የግለሰብ ኃጢአት በሆነ መንገድ ሌሎችም ሰዎች ይነካል። ነገር ግን ማኅበራዊ ኃጢአትን አነሰም በዛም ሆነ ተብሎ ማኅበራዊ በደልና ኃላፊነትን ብቻ በመቀበል ግላዊ በደልን ወደ ማቅለል ወይም መሰረዝ የሚያመራውን አስተሳሰብ መቀበል ተገቢ አይደለም። ከማንኛውም ኃጢአት በስተጀርባ ኃጢአት የሚሠራ ግለሰብ ሁልጊዜ አለ። ከዚህ በተጨማሪ አንዳንድ ኃጢአቶች በዓላማቸው በቀጥታ ባልንጀራን የሚጎዱ ናቸው። በተለይ እነዚህ ኃጢአቶች ማኅበራዊ ኃጢአቶች በመባል ይታወቃሉ። ማኅበራዊ ኃጢአት የሚባለው በግለሰቦች መካከል፣ በግለሰብና በማኅበረሰብ መካከል፣ እንዲሁም በማኅበረሰቡና በግለሰቡ መካከል ፍትሐዊ መሆን የሚገባቸውን ግንኙነት የሚያበላሽ ማንኛውም ኃጢአት ነው። እንደዚሁም በማኅፀን ውስጥ ያለውን ጽንስ ጨምሮ በሕይወት ከመኖር መብት ጀምሮ የተያያዘው ሰብአዊ መብቶችን የሚጻረር የግለሰብን አካላዊ አንድነት የሚጎዳ የሌሎች ሰዎችን ነጻነት በተለይም በእግዚአብሔር የማመንና እርሱንም የማምለክ ክቡር ነጻነት የሚጋፋና የባልንጀራችንን ክብር የሚያዋርድ ኃጢአት ሁሉ ማኅበራዊ ኃጢአት ነው። የጋራ ኃጢአት ሁሉ ማኅበራዊ ኃጢአት ነው። በመጨረሻም ማኅበራዊ ኃጢአት በተለያዩ ማኅበረሰቦች መካከል ያሉትን ልዩነቶች ይመለከታል። እነዚህ ግንኙነቶች በዓለም ላይ ፍትሕ እንዲነግስ፣ በግለሰቦች በቡድኖችና በሕዝቦች መካከል ነጻነትና ሰላም እንዲሰፍን ከሚፈልገው ከእግዚአብሔር ዕቅድ ጋር አይጣጣሙም። የኃጢአት ውጤቶች የኃጢአትን መዋቅሮች ጠብቀው ይቆያሉ። እነርሱም በግል ኃጢአት ላይ የተመሠረቱ ስለሆኑ ኃጢአትን ከሚሠሩ ከሚያጠናክሩና ለማጥፋት አስቸጋሪ ከሚያደርጉ ግለሰቦች ተጨባጭ ድርጊቶች ጋር የተያያዙ ናቸው። ለዚህም ነው የተጠናከሩ የተስፋፉና የሌሎች ኃጢአቶች መነሻ የሆኑ የሰውን ባሕሪ የሚወስኑት። እነዚህ ግለሰቦች ድርጊትና አጭር የሕይወት ዘመን አልፈው የሕዝቦችን የእድገት ሂደት የሚያውኩ እንቅፋቶችና ልምዶች ናቸው። የሕዝቦች የእድገት ሂደት መጓተትም ከዚሁ አንጻር የሚታይ ነው። የእግዚአብሔር ዕቅድና የባልንጀራችን ጥቅም የሚቃረኑ ድርጊቶችና አስተሳሰቦች እንዲሁም ከዚህ ዐይነት ባሕሪ የሚመነጩ መዋቅሮች ዛሬ በሁለት ይፈረጃሉ። በአንድ በኩል ለትርፍ መስገብገብ አለ፣ በሌላ በኩል ደግሞ በሌሎች ላይ የራስን ፍላጎት ለመጫን ሲባል የሚመጣ የሥልጣን ጥማት አለ። እነዚህን አስተሳሰቦች ለየብቻቸው ለማስቀመጥ ማንኛውም ዋጋ ክፈሉ የሚባለው አገላለጽም አለ። ክቡራንና ክቡራት አድማጮቻችን፣ ይህ ቀደም ሲል ያስደመጥናችሁ የፍትሕና የሰላም ጳጳሳዊ ጉባኤ የቤተ ክርስቲያን ማኅበራዊ ትምህርት ስብስብ ከሚለው መጽሐፍ ላይ የሰው ልጅ ግለሰባዊ መብቶች በሚል አርዕስት ከቀረበው ክፍል ላይ የኃጢአት አሳዛኝ ሁኔታ ከሚለው ከአንቀጽ 111 እስከ 119 ላይ የተጠቀሰውን ማኅበራዊ አስተምሮ ነበር ያስደመጥናችሁ። አብራችሁን በመሆን ስላዳመጣችሁን እያመሰገንን የዚህን አስተምሮ ቀጣይ ክፍል በሚቀጥለው ሳምንት ወደ እናንተ አድማጮቻችን እናደርሳለን። አብራችሁን በመሆን እንድትከታተሉን አሁንም ከወዲሁ እንጋብዛለን።
0: ክቡራትና ክቡራን አድማጮቻችን፣ ይህ ዝግጅት የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው።

ክቡራትና ክቡራን አድማጮቻችን ለዛሬ ነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብና መሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም vaticannews@amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የምትላለፍላችሁ የማክሰኞ መስከረም 19 2019 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጦርነት ማካሄድ ትርጉም የለሽ ነው ሲሉ ማስገንዘባቸውን የተመለከተ ዘገባ በቅድሚያ እናቀርብላችኋለን። በመቀጠልም የካቶሊክ ቤተክርስቲያን ማህበራዊ አስተምሮ በሚል ርዕስ የተዘጋጀ ሳምንታዊ ዝግጅት እናቀርብላችኋለን። እነዚህን ለዕለቱ ያልናቸውን ዝግጅቶች በሙሉ አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረባዬ መብራቱ ኃይለ ጊዮርጊስ ጋር መልካም ቆይታን መመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

0: ከዚህ ቀጥሎ የዕለቱን ዜና እናሰማቸዋለን። ሩስ ሊቃነ ጳጳሳት ሊዮ 14ኛ ጦርነት ማካሄድ ትርጉም የለሽ ነው ሲሉ አስገነዘቡ። ሩስ ሊቃነ ጳጳሳት ሊዮ 14ኛ ከመስከረም 15 እስከ መስከረም 18 2019 ዓመተ ምህረት ድረስ በፈረንሳይ ያደረጉትን ሐዋርያዊ ጉብኝት አጠናቀው ወደ ሮም በሚያደርጉት ጉዞ ላይ ከጋዜጠኞች ለቀረቡላቸው ጥያቄዎች ምላሽ ሰጥተዋል። በልዩ ልዩ አካባቢዎች የሚካሄዱ ጦርነቶችና እነዚህ እንዲቀጥሉ የሚያደርጉ የኢኮኖሚ ጥቅሞች መኖራቸውን አስታውሰው ቤተ ክርስቲያን ወንጌልን በማወጅ ረገድ ድምጿን ማሰማቷን እንደምትቀጥል ተናግረዋል። ጥቂቶች የጦር መሳሪያዎችን በማምረትና በመሸጥ እየበለጸጉ እንደሚገኙ የተናገሩት ሩስ ሊቃነ ጳጳሳት ሊዮ 14ኛ ለጦር መሳሪያ ግዢ የሚወጣውን በቢሊዮን የሚቆጠር ገንዘብ እንደ ረሃብ ያሉ ችግሮችን ለመቅረፍ መጠቀም ይቻል ነበር ብለዋል። ሰኞ መስከረም 18 2019 ዓመተ ምህረት ምሽት ከሰሜን ምስራቅ የፈረንሳይ ከተማ ሜትስ ተነስተው ወደ ሮም ባደረጉት በረራ በጉብኝታቸው ወቅት አብሯቸው ለነበሩት ከ80 በላይ ጋዜጠኞች ጉብኝታቸውን በማስመልከት መግለጫ ከሰጡ በኋላ ላቀረቡላቸው ጥያቄዎች ምላሽ ሰጥተዋል። ከሁሉ አስቀድሜ ላበረከታችሁት ሥራ በድጋሚ አመሰግናለሁ በማለት ንግግራቸውን የጀመሩት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እነዚህ አራት የሐዋርያዊ ጉብኝታቸው ቀናት በብዙ በረከቶች የተሞሉ እንደነበሩ ገልጸው በተለይም በሉርድ ያሳለፉት ጊዜ ከበርካታ ሕሙማንና መከራ ውስጥ ከሚገኙ ሰዎች ጋር አብረዋቸው መሆን እንዲሁም የእግዚአብሔር ጸጋ በተለያዩ መንገዶች ሲገለጽ የሰዎችን ልብ ሲነካ ሕይወታቸውን ሲለውጥ ለሕሙማን ለአረጋውያንና በማኅበረሰቡ ውስጥ ችላ ለተባሉ ሰዎች ክብራቸውን ሲመልስ ማየት እነዚህ በሙሉ እንደ ተአምራት የሚቆጠሩ ነበሩ ሲሉ ተናግረዋል። አራት የሐዋርያዊ ጉብኝት ቀናት በርካታ ምልክቶችንና ምሳሌዎችን የተገነዘብኩባቸው ነበሩ ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በግሌም በተለይም አንድን ነገር በግልጽ እየፈለጉ ያሉ ወጣቶችን ለማበረታታት ወደ ፈረንሳይ የመሄድ ዕድል በማግኘቴ እጅግ የተባረኩ ሆኖ ተሰምቶኛል ብለው ከመላው ፈረንሳይ የመጡ 80 ሺህ የሚደርሱ ወጣቶች በስቴዲየም ውስጥ አንድ ላይ የተሰበሰቡበት ምሽት እንዲሁም ያሳዩት ከፍተኛ ጉጉትና ደስታ የፈጠሩት የተስፋ ስሜት ከሁሉም በላይ ደግሞ ያገኙት እና ለሌሎችም ሊያካፍሏቸው የሚችሉት ስሜት እጅግ ግልጽ ነበር ብለዋል። በፈረንሳይ ቤተ ክርስቲያን የተፈጸመውን ወሲባዊ ጥቃት በማስመልከት የቀረበውን ጥያቄ መመልከት እጅግ አስፈላጊ ነው በማለት ምላሽ መስጠት የጀመሩት ቅዱስነታቸው ከተጎጂዎቹ ጋር በተገናኙበት ወቅት በደል ወይም ጥቃት በመፈጸሙ ምክንያት በሕይወታቸው ላይ የደረሰውን ስቃይ በመገንዘብ እርሳቸውም ሆኑ ቤተ ክርስቲያን እነርሱን ለማዳመጥና ፈውስን በሚፈልጉበት ጉዞ አብሯቸው ለመጓዝ ያላቸውን ዝግጁነትና ይህንን ለሌሎች ተጎጂዎችም በማስተላለፍ እንዲረዷቸው መጠየቃቸውን ተናግረዋል። ወሲባዊ ጥቃት በመጀመሪያ ደረጃ የሰው ልጅ ችግር ቢሆንም ነገር ግን በቤተ ክርስቲያን ውስጥ ሲፈጸም ሌላ ተጨማሪ ገጽታ እንደሚይዝ፣ በዚህ ምክንያት የእምነት ሕይወት ትልቅ ጉዳት እንደሚደርስበትና አንዳንዴም ሙሉ በሙሉ ሊጠፋ ይችላል ሲሉ አስገንዝበዋል። ከተጎጂዎች ጋር አብሮ መሆንና ፈውስ እንዲያገኙ የመርዳት ልዩ ኃላፊነት የቤተ ክርስቲያን እንደሆነ ተናግረው በዚህ ረገድ ቤተ ክርስቲያን በተወሰነ መልኩ ለችግሩ ተጠያቂ ሆና መታየቷን በማስመልከት ከተጎጂዎች ጋር መወያየታቸውን፣ በተመሳሳይ መልኩ ደግሞ ፈውስ እንዲያገኙ በማገዝ ረገድ ቤተ ክርስቲያን ወሳኝ ሚና እንዳላትም ማመናቸውን ተናግረዋል። በቤተ ክርስቲያንና በመንግሥት መካከል ያለውን የልዩነት አቋም ወይም ግንዛቤን እንዳልዘነጉ የተናገሩት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሰው ልጅ ታላቅነት በተሰኘው ሐዋርያዊ ሰነዳቸው ውስጥ የጻፉትን እንዲያነቡ ወይም በድጋሚ እንዲመለከቱት ጋዜጠኞችን ጋብዘው በዚህ ረገድ የመጀመሪያው ክፍልና ጥቂት ምዕራፎች ስለ ቤተ ክርስቲያን ማኅበራዊ ትምህርት የጻፉትን በመጥቀስ ቤተ ክርስቲያን ስለ ሕይወት ጥበቃ ወይም ስለ ማኅበራዊ ጉዳይ ስትናገር ወደ ፖለቲካ እየገባች ሳይሆን ወንጌልን በሰዎች ሕይወት ውስጥ ተግባራዊ ያደረገች መሆኗን አስረድተዋል። ሰዎች ግራ ዘመም ወይም ቀኝ ዘመም የፖለቲካ አቋም ያላቸው ሊሆኑ ይችላሉ ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሃይማኖት የግል ጉዳይ ብቻ መሆን አለበት የሚል አቋም ያላቸው ሰዎች ሊኖሩ እንደሚችሉ፣ በግል ሕይወታቸው የፈለጉትን እንዲያደርጉ ቢፈቀድላቸውም መንግሥት ከሃይማኖት የተለየ መሆኑን እንደሚያምኑ ገልጸው፣ ነገር ግን እርሳቸው ወደ ፈረንሳይ የሄዱት በዋናነት ወንጌልን ለመስበክ የምሥራቹን ቃል ለማድረስና ኢየሱስ ክርስቶስ በቃሉ እኔ መንገድ እውነትና ሕይወት ነኝ ሲል የተናገረውን ለማረጋገጥና የእርሱን እውነት ለመናገር መሆኑን አስረድተዋል። ነገር ግን እንደ ሉርድ ባሉ ቦታዎች መገኘት ሰዎች እጅግ ጥልቅ የሆነ ነገርን በሚፈልጉበትና ሕይወታቸው ምንም እንኳን በሕመም፣ በአካል ጉዳት ወይም በተለያዩ አይነት ስቃዮች ውስጥ ቢሆንም ትርጉም ያለው መሆኑን በሚረዱበት ስፍራ መገኘት አስፈላጊ እንደሆነ ተናግረው ቤተ ክርስቲያን በኢየሱስ ክርስቶስ ምክንያት ከእነዚህ ሰዎች ጋር ቅርበት እንዲኖራትና ሕይወት ለሁላችንም ያላትን ዋጋ ለማረጋገጥ እንደምትሻ ተናግረው ይህ ፖለቲካ ከሆነና እርሳቸው ያደረጉት እንደ ፖለቲካ ከተወሰደ ነገር ግን ዓላማቸው በፈረንሳይ ፖለቲካ ውስጥ ለመሳተፍ ሳይሆን ይልቁንም ቤተ ክርስቲያን በእርግጥ የምታምነውን ለማስተማር መሆኑን አስረድተዋል። አቅመ ደካሞችን፣ የተቸገሩትንና አጋዥ የሌላቸውን ሰዎች የመናቅ ወይም የማግለል ሁኔታዎች እንዳይከሰቱ ለማድረግ ቤተ ክርስቲያን እንደ ማህበረሰብ ወይም እኛም እንደ ሰዎች እንዲሁም እምነት የሌላቸውን ጨምሮ ይበልጥ ፍትሐዊ መፍትሄዎችን መፈለግ እንደሚገባ የተናገሩት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እንዲህ አይነት ሁኔታ ሲከሰት ጎረቤት፣ ማህበረሰብ፣ ቁምስና፣ ሀገረ ስብከት ወይም መንግሥት ጣልቃ በመግባት ይህ እንዴት ሊከሰት ቻለ ብሎ ሊጠይቅ የሚገባ ጉዳይ መሆኑን ተናግረዋል። ቤተ ክርስቲያን ስለ ንቀት ባህልና ስለ ፍትሐዊ ሥርዓት በስፋት እንደምትናገር የገለጹት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሁሉም ሰው ውስጥ በሰብአዊነት ስሜት የመንቀሳቀስ ፍላጎት፣ ስለ ሰዎች ሕመምና ስቃይ እውነተኛ የርኅራዬ ስሜት የማሳደግ አቅምን ለማሳደግ እንደምትጋብዝ፣ እንደምታበረታታና እንደምትጥር አስረድተዋል። በአሁኑ ወቅት በብዙ አገራት የሚታየው የመኖሪያ ቤት ችግር በአንድ ቁምስና በአንድ ሀገር ስብከት ወይም በቤተ ክርስቲያኗ ብቻ ሊፈታ የሚችል ችግር አለመሆኑን ተናግረው ይህም ትልቅ ፈተና መሆኑን እንደሚያምኑና ለዚህ ችግር ምናልባትም የፖለቲካ መሪዎችና ባለሥልጣናት መፍትሄ እንዲፈልጉ መጠየቅ እንደሚገባ፣ ችግሩ የተባባሰ መምጣቱ ግልጽ ቢሆንም ብዙውን ጊዜ ምላሽ የምንሰጠው አስቸኳይ ሁኔታ ሲፈጠር ብቻ መሆኑን በማስታወስ ነገር ግን የችግሩን ስር ነቀል መንስኤ በጥልቀት መመርመር እንደሚያስፈልግ አሳስበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በዓለማችን በአንዳንድ ቦታዎች እየተካሄዱ ያሉ ጦርነቶችን ለማስቀረት ውይይት የሚጫወቱን ሚና በማስመልከት እንደተናገሩት በመጀመሪያ ሊሰመርበት የሚገባው ጉዳይ የቤተ ክርስቲያን የማኅበራዊ ትምህርት መርሆችን ማጉላት መሆኑን ተናግረው በእነዚህ መርሆች አማካኝነት ዓላማችን ሁከትን፣ ጥላቻን፣ የጦር መሳሪያ ምርትንና በዛሬው ዓለም ውስጥ ያሉ አደጋዎችን በተለይ የኒውክሊየር ጦር መሳሪያዎችና ከጊዜ ወደ ጊዜ ይበልጥ አጥፊ እየሆኑ ስለመጡ ጦርነቶች ማውራት እንደሚያስፈልግ ተናግረዋል። ለበርካታ አስርት ዓመታት ወታደራዊ ወጪን ሲያበረታታ የቆየው ግዙፉ ወታደራዊ ኢንዱስትሪ አሁንም ድረስ የጦር መሳሪያ ማስታጠቅንና ወጪ ማድረግን እንደቀጠለበት ተናግረው ጦርነትን በሚያበረታታ በዚህ ኢንዱስትሪ አማካኝነት ጥቂት ሰዎች እጅግ ከፍተኛ ሀብት እያካበቱ እንደሚገኙ፣ ሆኖም እነዚህ በቢሊዮን የሚቆጠሩ ዩሮዎችና ዶላሮች ዓለም አቀፍ ረሃብን፣ የመኖሪያ ቤት እጥረትን፣ ሥራ አጥነትንና የመሳሰሉ ችግሮችን ለመፍታት ይችሉ ነበር ብለዋል። ለጦር መሳሪያዎች ተጨማሪ ወጪ እናድርግ ከሚል ወይም ውጥረትን በመጨመር ወደ ሌላ ግጭት እንግባ ከማለት ይልቅ ልዩነቶችን ለመፍታት ውይይትና ድርድር ማድረግ እንደሚገባ አሳስበው ይህ የፖለቲካ ጉዳይ መሆን አለመሆን ሳይሆን ይልቁንም የሰው ልጅ ክብርና የሕይወት ዋጋን የሚያጎላ እንዲሁም ገንዘብ ለጦር መሳሪያዎች ከሚውል ይልቅ ለጤናና ለትምህርት ዘርፎች ማዋልን የሚያበረታታ መሆን እንደሚገባ ተናግረዋል። ቤተ ክርስቲያን እነዚህን እሴቶች የማስተዋወቅ ኃላፊነት እንዳለባት የተናገሩት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለዚህም የሩሲያ የዩክሬንና የሌሎች አገራት መሪዎችን በመጋበዝ አብረው ተቀምጠው እንዲወያዩ እንዲሁም ምንም ትርጉም በሌላቸው በእነዚህ ጦርነቶች ከመቀጠል ይልቅ ችግሮችን በሰላማዊ መንገድ ለመፍታት የሚያስችሉ አማራጮችን እንዲፈልጉ ማበረታታት እንደሚገባ አሳስበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በፓሪስ ንግግራቸው የሰው ሰራሽ አስተውሎትን በማልማት ሂደት ውስጥ ስለሚያስፈልገው ስነ ምግባራዊ ጥንቃቄና ማስተዋል አስፈላጊነት አንስተው የተናገሩት ሲሆን በተለይም ቁጥጥር የማይደረግባቸው የሰው ሰራሽ አስተውሎት ስርዓቶች ባደረሷቸው በርካታ የሳይበር ጥቃቶች ሳቢያ ቴክኖሎጂ ዓለምን ሊያጠፋ እንደሚችል አስጠንቅቀዋል። የሰው ሰራሽ አስተውሎት በሰው ልጅ ላይ ከፍተኛ አደጋ ሊያስከትል ወይም ሙሉ በሙሉ ሊያጠፋው እንደሚችል ተናግረው ይህ ጉዳይ ተቀምጦ ሊወያዩበት የሚገባው ችግር እንደሆነ ገልጸው የፖለቲካ መሪዎችን፣ የሰው ሰራሽ አስተውሎት ዘርፍ መሪዎችን እንዲሁም ማኅበራዊ ድርጅቶችንና ማኅበራትን በመጋበዝ በአሁኑ ወቅት እየተከናወኑ ያሉትን ነገሮችና ወደፊት ሊከሰቱ የሚችሉትን ሁኔታዎች በጋራ መገምገማችንን መቀጠል ይኖርብናል ብለዋል። ነገር ግን የሰው ልጅ ታላቅነት የተሰኘ ሐዋርያዊ ሰነድ ከታተመበት ጊዜ አንስቶ በተለያዩ ዘርፎችና የሥራ መስኮች ከተወጣጡ ሰዎች በርካታ መልእክቶች እንደደረሳቸው ተናግረው የሰው ሰራሽ አስተውሎት የሰው ልጅን ወደ ጥፋት ወይም ከውይይት መድረክ ሙሉ በሙሉ ወደ ማስወገድ ደረጃ እንዳይደርስ የሚያስችሉ መንገዶችን ለመለየት እንዲሁም ውይይትን፣ ጥናትንና ምርምርን ለማስቀጠል ጥረት እየተደረገ መሆኑን ተናግረዋል። በዚህ ጉዳይ ላይ ፍላጎት ያላቸውንና ከተለመዱ የሥልጣን ማን ቀድሞ ይደርሳል ወይም ሰው ሰራሽ አስተውሎት ወደ አጠቃላይ ሰው ሰራሽ አስተውሎት ደረጃ ሲሸጋገር ምን ይፈጠራል ወዘተ የሚሉትን ጥያቄዎች ለመመለስ ፈቃደኛ የሆኑ በቂ ሰዎች እንዳሉ አስባለሁ ብለዋል። በጎረቤት አገር ጀርመን ውስጥ የካቶሊካዊት ቤተ ክርስቲያን ተጽዕኖ ቀስ በቀስ መዳከምና የአውሮፓን የጋራ መግባባት ለማፍረስ የሚፈልጉ ጽንፈኛ ፓርቲዎች መታየትና በከፍተኛ ሁኔታ ማደግን በማስመልከት በሜትስ ከተማ ያደረጉትን ንግግር በመጥቀስ ምላሽ የሰጡት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የርዕሰ ሊቃነ ጳጳሳትነትን ኃላፊነት ከወሰዱ ገና 15 ወራት ያህል ብቻ መሆናቸውን ተናግረው ግብዣዎች ቢደርሷቸውም ገና ያልገበኟቸው ብዙ ቦታዎች እንዳሉ ገልጸው ጀርመንን ከዚህ በፊት የጎበኟት ቢሆንም እንደገና ለመጎብኘት ተስፋ እንደሚያደርጉ ገልጸዋል። በጀርመን የምእመናን ቁጥር በእጅጉ እየቀነሰ ይገኛል የሚለውን በማስመልከት እንደተናገሩት ሰዎች ከዚህ ቀደም ስለ ፈረንሳይ ተመሳሳይ ነገር መናገራቸውን አስታውሰው ነገር ግን ባለፉት 4 ቀናት የተከሰተውን በመጥቀስ እውነተኛውን የሚስዮናዊነት መንፈስና ትክክለኛውን አካሄድ ካገኙ በጀርመን ውስጥ ክርስቲያናዊና ካቶሊካዊ እምነታቸውን ለመኖርና ለማክበር የሚፈልጉ እጅግ ብዙ ምእመናን አሁንም እንዳሉ ማመናቸውን ተናግረው ምንም እንኳን ችግሮቹንና በቤተ ክርስቲያኗ ላይ ከፍተኛ ተጽዕኖ ያሳደሩ የተለያዩ ምክንያቶች መኖራቸውን ቢገነዘብም ይህ ተጽዕኖ በወንጌላዊት ወይም በፕሮቴስታንት ቤተ ክርስቲያን ላይም ከፍተኛ ጉዳት በማድረስ ማህበረሰቡን በተመሳሳይ መልኩ መንካቱን አስረድተዋል። ሆነም ግንኙነት ለመፍጠርና ተደራሽ ለመሆን ያላቸውን ተስፋ ገልጸው በጀርመን ከሚገኙ የቤተ ክርስቲያን መሪዎች ጋር በጋራ መስራትን በመቀጠል በዚህ ጉዳይ ምላሽ የሚሰጡበትን መንገዶች ለማግኘት እንደሚሹ ገልጸው በቀኝ አክራሪ ቡድኖች እድገትና በተለያዩ የፖለቲካ አመለካከቶች መካከል ያለውን ግንኙነት ማጥናትና መተንተን እንደሚገባ፣ በተለይም አሁን ላይ አንዳንድ ቡድኖች ከሌሎች ተመሳሳይ አመለካከት ካላቸው ቡድኖች ይልቅ እጅግ ወደ ጽንፈኝነት እየሄዱ በመሆናቸውና ቡድኖቹም እየተከፋፈሉ በመሆኑ ጉዳዩ ትኩረት እንደሚሻ አስረድተዋል። ወደ ወንጌል እሴቶች እንደገና በመመለስ እነዚህ እሴቶች ጥላቻንና መለያየትን ሳይሆን መግባባትን፣ ርህራሄንና አብሮ መጓዝ የሚያራምዱ በመሆናቸው ቤተ ክርስቲያንም በዚህ ሂደት ውስጥ የራሷን ሚና እንደምትጫወት ተስፋ በማድረግ በጎ ፈቃድ ያላቸውን አብዛኞቹ ሰዎች ለማግኘት የሚያስችሉ መንገዶችን ለማግኘት በጥልቅ እንደሚመኙ ተናግረዋል። እነዚህ ሰዎች በፖለቲካ ሂደቶች ውስጥ መሳተፍን ጨምሮ የሚያሳዩት ቁርጠኝነት ምን ያህል ወሳኝ እንደሆነ እንዲረዱ ማድረግ እንደሚፈልጉ፣ ይህም ለጋራ ጥቅም ግልጽ የሆኑ ውሳኔዎችን ለመወሰን እንደሚያስችላቸው፣ እንዲሁም አሁን ካለንበት ግንዛቤ በላይ ከፍተኛ ጉዳይ ሊያስከትሉ ከሚችሉ ጽንፈኛ አስተሳሰቦች እንዲርቁ ያደርጋቸዋል ብለዋል። በዚህ ረገድ ሁሉ ሰው አበረታች ሚና እንደሚጫወት ያላቸውን ተስፋ ገልጸው እንደ ቤተ ክርስቲያን እንዲሁም የቤተ ክርስቲያንን ማህበራዊ ትምህርት መሰረት በማድረግ ስለ እነዚህ ህይወት ሰጪ እሴቶች መነጋገር፣ ማስተማርና መስበክ ድርሻችን ነው ሲሉ አስገንዝበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በቃለ ምልልሳቸው ማጠቃለያ ይህንን ሐዋርያዊ ጉብኝት በአንድነት በማዘጋጀት ረገድ ትልቅ ሚና ለተጫወቱት የቅድስት መንበር ሰዎች፣ ለፈረንሳይ ህዝብ፣ ለፈረንሳይ ካቶሊካዊ ብፁዓን ጳጳሳትና በማስተባበር ረገድ የተለያዩ ተግባራትን ላከናውኑ በርካታ ምዕመናንና ከጀርባው ለነበሩት በርካታ ሰዎችና ለጋዜጠኞችም ጭምር ልባዊ ምስጋናቸውን አቅርበውላቸዋል። ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የማክሰኞ መስከረም 19 2019 ዓመተ ምህረት ዝግጅታችን ነው። ከዚህ ቀጥሎ የካቶሊክ ቤተ ክርስቲያን ማህበራዊ አስተምሮ በሚል ርዕስ የሚቀርብ ሳምንታዊ ዝግጅት እናስደምጣችኋለን። የፕሮግራሙ አዘጋጅና አቅራቢ መብራቱ ኃይለ ጊዮርጊስ ነው።
1: ክቡራንና ክቡራት አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል ዘወትር ማክሰኞ የምናቀርብላችሁን ሳምንታዊ ዝግጅታችንን ነው። በዛሬው ዕለት ዝግጅታችን ከባለፈው ሳምንት የቀጠለና ሰውና ሰብአዊ መብቶቹ በሚል አርዕስት ሰው የእግዚአብሔር አምሳያ ስለመሆኑ በሚገልጸው ንዑስ አርዕስት ስር ያዘጋጀነውን አስተምሮ እንደሚከተለው አሁን ማቅረብ እንጀምራለን። አብራችሁን በመሆን እንድትከታተሉን አሁንም በድጋሜ እንጋብዛለን። በእግዚአብሔር አምሳል የተፈጠሩ ፍጥረታት። ሰዎች በዚህ ስለ ሕይወት ባላቸው ጥሪ አማካኝነት ከሌሎች ፍጥረታት ሁሉ ጋር ግንኙነት አላቸው። እነዚህን ፍጥረታት ለአገልግሎታቸውና ለጥቅማቸው ማዋል ይችላሉ፣ ማድረግም አለባቸው። ነገር ግን በዓለም ላይ ያላቸው ገዥነት ኃላፊነትን የሚጠይቅ እንጂ ልቅ የሆነና ራስ ወዳድነትን የተጠናወተው ነጻነት አይደለም። በመሰረቱ ፍጥረት ሁሉ በፈጣሪው በእግዚአብሔር ፊት ዋጋ ያለውና መልካም ነው ይለናል ኦሪት ዘፍጥረት ምዕራፍ 1 ቁጥር 4፣ ኦሪት ዘፍጥረት ምዕራፍ 10 ቁጥር 12፣ ኦሪት ዘፍጥረት ምዕራፍ 18 ከቁጥር 21 እስከ 25 ላይ እንደተጠቀሰው። ስለዚህ ሰው የፍጥረትን ዋጋ ማወቅና ማክበር አለበት። ይህም አምሮውን ሊያስጨንቅ የሚገባው ድንቅ ፈተና ነው። ምክንያቱም ለስለ እግዚአብሔር ፍጥረታት ሁሉ ለማሰላሰል ማለትም እግዚአብሔር በፍጥረት ውስጥ የሚያየውን መልካም ነገር ለመረዳት በሐሳብ ክንፍ ወደ ላይ እንዲመጥቅ ያደርገዋል። የኦሪት ዘፍጥረት መጽሐፍ እንደሚያስተምረን የሰው ልጅ የዓለም ገዢ መሆን ለነገሮች ስያሜ መስጠትንም ያካትታል። ኦሪት ዘፍጥረት ምዕራፍ 2 ከቁጥር 19 እስከ 20 ላይ እንደተጠቀሰው ለነገሮች ስም በማውጣት ሰው ማንነታቸውን ማወቅና ከእያንዳንዳቸው ጋር በኃላፊነት ላይ የተመሰረተ ግንኙነት መፍጠር ይኖርበታል። ሰው ከራሱም ጋር ግንኙነት አለው፣ ስለ ራሱም ማሰላሰል ይችላል። መጽሐፍ ቅዱስም ስለ ሰው ልብ ይናገራል። ልብ የሰውን ውስጣዊ መንፈሳዊነት ይሄውም ከሌላ ከማንኛውም ፍጡር የሚለየውን ባህሪ ይገልጻል። እግዚአብሔር በጊዜው ሁሉንም ነገር ውብ አድርጎ ሠራው። እንዲሁም እግዚአብሔር ከመጀመሪያው አንስቶ እስከ መጨረሻው ድረስ ያደረገውን ነገር እንዳያውቅ በሰው ልብ ውስጥ ዘላለማዊነትን አኖረ። መጽሐፈ ጥበብ ምዕራፍ 3 ቁጥር 11 ላይ እንደተገለጸው በመጨረሻም ልብ ለሰው ልጅ ብቻ የሆኑ የመንፈሳዊ ችሎታዎች መኖርን ያመለክታል። እነዚህም ችሎታዎች ሰው በፈጣሪው መልክ የተፈጠረ በመሆኑ መብቶቹ ናቸው። እነርሱም አእምሮ፣ ደጉንና መጥፎውን መለየትና በጎ ፍቃድ ናቸው። ስለዚህ የልቡን ውስጣዊ ፍላጎት የሚያዳምጥ ሰው ጌታ ሆይ ለራስህ ሠራህን ልባችንንም በአንተ እስኪያርፍ ድረስ ይጨነቅ የሚሉትን የቅዱስ አጎስጢኖስን እውነተኛ ቃላት የራሱ ማድረግ አይቀርም። ለየኃጢአት አሳዛኝ ሁኔታ በእግዚአብሔር የተፈጠረው ይህ ሰው ድንቅ ራእይ ከመጀመሪያው ኃጢአት አሳዛኝ ክስተት ተለይቶ የሚታይ አይደለም። ሐዋርያው ጳውሎስ ስለ ሰው ልጅ በኃጢአት መውደቅ በመጽሐፍ ቅዱስ የመጀመሪያው ገጾች የቀረበውን ታሪክ ሲያጠቃልል ኃጢአት በአንድ ሰው ምክንያት ወደ ዓለም ገባ፣ በኃጢአትም ሞተ ይለናል። ወደ ሮም ሰዎች ምዕራፍ 5 ቁጥር 12 ላይ እንደተገለጸው ሰው የእግዚአብሔርን ትእዛዝ ጥሶ በእባብ ተታለለ፣ እጁንም ወደ ሕይወት ዛፍ ዘረጋ፣ የሞት ሰለባ ሆነ። ይህንንም በማድረጉ ሰው ተፈጥሯዊ ድንበሩን ለመጣስ ይሞክራል። የሕይወቱ ምንጭና ብቸኛ ጌታ የሆነውን እግዚአብሔርን ይፈታተናል። ሰውን ከእግዚአብሔር የሚለየው ያለመታዘዝ ኃጢአት ነው። ወደ ሮም ሰዎች ምዕራፍ 5 ቁጥር 19 ላይ እንደተገለጸው ከራእይ እንደምናውቀው የመጀመሪያው ሰው አዳም የእግዚአብሔርን ትእዛዝ አፈረሰ፣ የተፈጠረበትንም ቅድስናን ጽድቅ አጣ። ይህም ቅድስና ጽድቅ ለራሱ ብቻ ሳይሆን ለሰው ዘር በሙሉ የተሰጠ ነበር። አዳምና ሔዋን በአሳሳቹ ሰይጣን በመሸነፍ የግል ኃጢአት ሠሩ። ነገር ግን ይህንን ኃጢአት በውድቀት መልክ ወደ ሰው ሁሉ ባሕሪ አስተላለፉ። ይህ ኃጢአት በትውልድ ወደ ሰው ዘር በሙሉ ይተላለፋል። ማለትም የመጀመሪያውን ቅድስናና ጽድቅ ባጣ ሰብአዊ ባሕሪ አማካይነት ይተላለፋል ማለት ነው። በተለያየ ደረጃ ቢሆን የሰውን ዋጋና ክብር ከሚያረክሱ ግላዊና ማኅበራዊ ክፍፍሎች በስተጀርባ በሰው ውስጣዊ ማንነት ላይ ያረፈ ቁስል አለ። ይህም ከእምነት ብርሃን ስንመለከተው ኃጢአት የምንለው እና ሁላችንም ከመጀመሪያዎቹ ወላጆቻችን በስውር ከምናገኘው ከመጀመሪያው ኃጢአት አንስቶ የራሳችንን ነጻነት ያላግባብ ስንጠቀም እያንዳንዳችን የምንሠራውን ኃጢአት ያካተተ ነው። ከእግዚአብሔር መለየት እስከሆነ ድረስ የኃጢአት ውጤቶች መገለል ናቸው። ይኸውም ሰው ከእግዚአብሔር ብቻ ሳይሆን ከራሱ ከሌሎች ሰዎችና በዙሪያው ካለው ዓለም ይገለላል። ሰው ከእግዚአብሔር ሲለይ በወንድማማቾችም መካከል አሳዛኝ የሆነ ልዩነት ይፈጠራል። ስለ መጀመሪያው ኃጢአት ከቀረበው ማብራሪያ እንደምንረዳው ከእግዚአብሔር ጋር መቆራረጥ ሰውን የሚያስተሳስረው የወዳጅነት ሰንሰለትም ይበጣጠሳል። ስለዚህ በቀጣይ የኦሪት ዘፍጥረት መጽሐፍ ገጾች ውስጥ አዳምና ሔዋን አንዱ በሌላው ላይ እጃቸውን ሲቀስሩ እንደነበር እንመለከታለን። ኦሪት ዘፍጥረት ምዕራፍ 3 ቁጥር 12 ላይ እንደተጠቀሰው በኋላ ደግሞ ወንድም ወንድሙን ሲጠላና በመጨረሻም ሲገለው እናያለን። ኦሪት ዘፍጥረት ምዕራፍ 4 ከቁጥር 2 እስከ 16 ላይ እንደተገለጸው በባቢሎን ግንብ ታሪክ መሠረት የኃጢአት ውጤት የሰው ቤተሰብ መከፋፈል ሆነ። ገና ከመጀመሪያው ኃጢአት የጀመረው ጥፋት አሁን በማኅበራዊ ደረጃ ተባብሶ ታየ። የኃጢአትን ምስጢር ስናሰላስል በምክንያትና በውጤት መካከል ያለው ይህ አሳዛኝ ሁኔታ ማጤናችን አይቀርም። የኃጢአት ምስጢር ባለ ሁለት ገጽታ ቁስል አለው። እርሱም ኃጢአተኛ ሰው በራሱ በኩል የሚከፍተውና ከባልንጀራው ጋር ባለው ግንኙነት የሚገለጸው ቁስል ነው። ስለዚህ ነው ግላዊና ማህበራዊ ኃጢአት አለ የምንለው። ማንኛውም ኃጢአት በአንድ በኩል ግላዊ፣ በሌላ በኩል ደግሞ ማህበራዊ ነው። ይህም የሆነው ማህበራዊ ውጤቶችም ስላሉት ነው። በባህሪው ኃጢአት ምን ጊዜም ቢሆን የግለሰብ ሥራ ነው። ምክንያቱም ኃጢአት አንድ ግለሰብ በፍቃዱ የሚፈጽመው ተግባር እንጂ በመሠረቱ የቡድን ወይ የማኅበረሰብ ሥራ አይደለም። ማኅበራዊ ኃጢአት በባህሪው ከማንኛውም ኃጢአት ጋር የተያያዘ መሆኑ ግልጽ ነው። ምክንያቱም የሰው ልጅ አንድነት ምስጢራዊና ረቂቅ ቢሆንም እውነተኛና ተጨባጭም ስለሆነ የግለሰብ ኃጢአት በሆነ መንገድ ሌሎችም ሰዎች ይነካል። ነገር ግን ማኅበራዊ ኃጢአትን አነሰም በዛም ሆነ ተብሎ ማኅበራዊ በደልና ኃላፊነትን ብቻ በመቀበል ግላዊ በደልን ወደ ማቅለል ወይም መሰረዝ የሚያመራውን አስተሳሰብ መቀበል ተገቢ አይደለም። ከማንኛውም ኃጢአት በስተጀርባ ኃጢአት የሚሠራ ግለሰብ ሁልጊዜ አለ። ከዚህ በተጨማሪ አንዳንድ ኃጢአቶች በዓላማቸው በቀጥታ ባልንጀራን የሚጎዱ ናቸው። በተለይ እነዚህ ኃጢአቶች ማኅበራዊ ኃጢአቶች በመባል ይታወቃሉ። ማኅበራዊ ኃጢአት የሚባለው በግለሰቦች መካከል፣ በግለሰብና በማኅበረሰብ መካከል፣ እንዲሁም በማኅበረሰቡና በግለሰቡ መካከል ፍትሐዊ መሆን የሚገባቸውን ግንኙነት የሚያበላሽ ማንኛውም ኃጢአት ነው። እንደዚሁም በማኅፀን ውስጥ ያለውን ጽንስ ጨምሮ በሕይወት ከመኖር መብት ጀምሮ የተያያዘው ሰብአዊ መብቶችን የሚጻረር የግለሰብን አካላዊ አንድነት የሚጎዳ የሌሎች ሰዎችን ነጻነት በተለይም በእግዚአብሔር የማመንና እርሱንም የማምለክ ክቡር ነጻነት የሚጋፋና የባልንጀራችንን ክብር የሚያዋርድ ኃጢአት ሁሉ ማኅበራዊ ኃጢአት ነው። የጋራ ኃጢአት ሁሉ ማኅበራዊ ኃጢአት ነው። በመጨረሻም ማኅበራዊ ኃጢአት በተለያዩ ማኅበረሰቦች መካከል ያሉትን ልዩነቶች ይመለከታል። እነዚህ ግንኙነቶች በዓለም ላይ ፍትሕ እንዲነግስ፣ በግለሰቦች በቡድኖችና በሕዝቦች መካከል ነጻነትና ሰላም እንዲሰፍን ከሚፈልገው ከእግዚአብሔር ዕቅድ ጋር አይጣጣሙም። የኃጢአት ውጤቶች የኃጢአትን መዋቅሮች ጠብቀው ይቆያሉ። እነርሱም በግል ኃጢአት ላይ የተመሠረቱ ስለሆኑ ኃጢአትን ከሚሠሩ፣ ከሚያጠናክሩና ለማጥፋት አስቸጋሪ ከሚያደርጉ ግለሰቦች ተጨባጭ ድርጊቶች ጋር የተያያዙ ናቸው። ለዚህም ነው የተጠናከሩ፣ የተስፋፉና የሌሎች ኃጢአቶች መነሻ የሆኑ የሰውን ባሕሪ የሚወስኑት። እነዚህ ግለሰቦች ድርጊትና አጭር የሕይወት ዘመን አልፈው የሕዝቦችን የእድገት ሂደት የሚያውኩ እንቅፋቶችና ልምዶች ናቸው። የሕዝቦች የእድገት ሂደት መጓተትም ከዚሁ አንጻር የሚታይ ነው። የእግዚአብሔር ዕቅድና የባልንጀራችን ጥቅም የሚቃረኑ ድርጊቶችና አስተሳሰቦች እንዲሁም ከዚህ ዐይነት ባሕሪ የሚመነጩ መዋቅሮች ዛሬ በሁለት ይፈረጃሉ። በአንድ በኩል ለትርፍ መስገብገብ አለ፣ በሌላ በኩል ደግሞ በሌሎች ላይ የራስን ፍላጎት ለመጫን ሲባል የሚመጣ የሥልጣን ጥማት አለ። እነዚህን አስተሳሰቦች ለየብቻቸው ለማስቀመጥ ማንኛውም ዋጋ ክፈሉ የሚባለው አገላለጽም አለ። ክቡራንና ክቡራት አድማጮቻችን፣ ይህ ቀደም ሲል ያስደመጥናችሁ የፍትሕና የሰላም ጳጳሳዊ ጉባኤ የቤተ ክርስቲያን ማኅበራዊ ትምህርት ስብስብ ከሚለው መጽሐፍ ላይ የሰው ልጅ ግለሰባዊ መብቶች በሚል አርዕስት ከቀረበው ክፍል ላይ የኃጢአት አሳዛኝ ሁኔታ ከሚለው ከአንቀጽ 111 እስከ 119 ላይ የተጠቀሰውን ማኅበራዊ አስተምሮ ነበር ያስደመጥናችሁ። አብራችሁን በመሆን ስላዳመጣችሁን እያመሰገንን የዚህን አስተምሮ ቀጣይ ክፍል በሚቀጥለው ሳምንት ወደ እናንተ አድማጮቻችን እናደርሳለን። አብራችሁን በመሆን እንድትከታተሉን አሁንም ከወዲሁ እንጋብዛለን።
0: ክቡራትና ክቡራን አድማጮቻችን፣ ይህ ዝግጅት የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው።

ክቡራትና ክቡራን አድማጮቻችን ለዛሬ ነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብና መሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም vaticannews@amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።